0: ጭታውዲ ዝነበራን ፅንሓ እንዲኮና
1: ዘመነ ውራውራ ነፍስኻ ይተዕብራ ክበሃላይ ሰማዕክ እንዲ ኣቲ ዋላ ዘን ስማርት ምድጃ ኮየን ብሓሙሽተ ሚእቲ ድገዝአን ሰብ ተሳኢኑ ኸሪሙ ሕጂ ብሽሕ ቅርሽ ተረኸብካዮን ከማ ንጋዶ እዩ
2: ዋላ ቲቪ ትበልካ ኸ ኩሉ ኤሌክትሮኒክስ ሰማይ ተሰቂሉ በቃ
0: ወይ ዳሃር ከኣሰብ ቀዳምነታት ይፈለጥኒ በጃኹም
1: ቀዳምነታቱ ጥራይ ደኮነ ዋላት ዝጥቀመሉ ንብረትን ዓቐን ስብሓትን ገዝኡ ኣይፈላለዮን እዩ ኣብ ፀባብ ገዛሲ ፍላት ቲቪ ዓባይ ሓፃቢት ዓባይ ፍርጅ እታ ገዛ ሽዑ ዓቕላ ፀባ ኣቕላ ደፅበበት ገዛ ከዓ ነቶም ተቐመጣ ኣቕሎም ተፅበሎም
2: ካብ መንሓሚ ቀኳ እዩ እምበር ከም ሓቂ ድኣ ናብረኻ ቀሊል ዝበለት ኮይኑ ንዓኸም ፍኮስ እዩ ዝብለካኩ
1: ሕሰብ እዮ ሞ ኣብ ሓንቲ ፀባብ ሰለስተ ብሰለስተ ስብሓታ ገዛሲ ናይ 10 ሽግሽ ኢሉ ሓፃቢት እ ኣበይ ተቐምጣ
2: ሓፃቢት ሓጋዚት እያ ጓል ዲኻ እያ ትበሃል ግዜኻን ጉልበትካን ከዓ ትቀጥበልካ እያ ከምስ ብሎ ዘለካ ግን ግድን ኣይኮነን ዓባይ ክትገዝእ ንእ ዝበለት ገዝእ እሞኒ ኣብ ግዜኻ ድማ ከፋፊልካ ትጥቀመላ
0: ኣብ ግዜ ከፋፊልካ ክትብል ከለ ከመይ ማለት እዩ ከመይ ማለት ይዶ
2: ኩሉ ክዳን ስድራ ክሳብ ዝረስሕ ዘፀቢ የብልካ ኣብ ሰሙን ክንደይ ግዜ ክንደይ ክዳን ክንደይ ሰዓታት ንዝብል ሕቶታት ንምምላስ ይኽእለኪ
1: ግን ካሕተክን ኣሎ እዘን ሓፀብቲ ማሽን ሲ ክልተ ዓይነት እዩ ምሽ
0: ክልተ ዓይነት እዩ እተን ሓንቲ ብላዕሊ ክዳውንቲ ትእትወለን ቶብሎት ተባሂለን ፅዋዕ እተን ሓንቲ ከዓ ፊት ንፊት ክዳን ትእትወለን ከዓ ፍሮንትሎት ተባሂለን እዩ ፅዋዕ
1: እሞ እንታይ ዳ ይፍልልየ
2: ፍልል እንዳ እተን ብላዕሊ ክዳን ትእትወለን ኣብ ዋጋ ትሕት ዝበላ ኮይነን ኣብ ማይን ኤሌክትሪክን ግን ዝያዳተን ሓንቲ ኣህለክቲ እየን
0: እተን ፊት ንፊት ክዳን ትእትወለን ማሽን ድማ ሓያል ናይ ምሽክርካር ፍጥነት ስለ ዘለዎን ናይ ምፅማዕ ኣቕመን ከዓ ልዑል እዩ ከም ውፅኢቱ ከዓ ክዳውንቲ ካቐልጢፍ ነግፅ
2: ካልእ ናይ ሕቆን ናይ ብርክን ፀገም ንዘለዎም ናይ ምጉንባሕ ፀገም ንዘለዎም ሰባት እተን ብላዕሊ ዘእትዋ ሓፀብቲ ማለት እዩ ሙቻዕት እየ እተን ፊት ንፊት ክዳን ዘእትዋ ድማ ብሕልፊ ዊልቸር ንዝጥቀሙ ሙቻዕት እዩ
1: ዋይ ሕጂ በዓል ጥስቲሲ እዚ ኩሉ ታሪካዊ ኣበርክቶኦም ስቐስ ብቐስ እሂሙ
0: ኣየወ ኣርታ ጥስቲ ክዳውንትና ነብስናን ሓፃፂቡ ከምዘይዕብየና ኣብ ገለገሊ እዚን ኮፍጭም ቢሉ ክትሪኦ ከለካ ከመይ ድብካ ዝበፀካ
1: እንታይ ቀገም ኣለዎ ሕ ሳይ ማይ ሓሊፎ ዶ ይገጥመሉ
0: ግጠምዋ
1: ጥስቲ የ ጥስቲ ሰታሪ ወዲ ሰብ ካብ ጥንቲ ጥቅምቲ መራገፊ ርስሓት ኣክሳልና ሽብጢ መኮለበ ሽፎን መንፅሀ ቆምሽጢ ሰብ መቃይሒ ወዲ ኣዳም ጊንጢ ኩርኩም ተሃበካ ሃይ ተብል ጉስጢ ብሕሩፍካ ይትጣሓስ ገዲፍካ ኻ መፍለጢ
0: ከምዚ ዓይነት ግጥሚ ብዓለም የላን እንዲያ እዚ ኣካብ ግጥሚ ከምንብላ ጢ ዝቐመቶም ማይ ቤት ትብልና ይረትሽ
2: ናይ ባክለ ከዝበነ ንወዲ
1: ኣቲ ዓምና ከይመፀ ክንጥቀመላ ኢልና ኳ ኢና

0: ሰምዐና ኣለላ እታ ሓፃቢት ማሽን ደለየ ትብል ነበርካ ረኪያሩ
1: ካምርካብ ዳ ረኪበ ወይ ግን ምዝ ዘሎ ዓለማዊ ኩነታት ወሲኸን ኢሎም
2: ይሄ ሓደ

0: ጅባን ብማየና ሓፅቡኢና
1: እንታይ
0: ትርጭካ
1: ብምንታይ ዳ ተሓፅቦ ብቢራ
0: ከም ዘይኮነስ ንኣፍልጦኹም ግን ብኬሚካል ኢና ንሕና ንሓፅቦ
1: ከመይ
2: ኣንቲ ኣነ ነዚ ፀጎሙ ፈልጦ እየ ይፈልጥ እየ ስለ ዝብል እዩ ብዙሕ ነገር ዝሓልፎ
1: ተፅንሕ እንዳሓንጣል ብኬሚካል ክትብለ ከለኸስ ከመይ እዩ ማለት እዩ ጅባን ስረን ስማየትን ክኾን ማለት እዩ
0: እወ ንሕና ንኻምቻ ጥራይና ማይ ንሓፅቦ እምበር ንስረን ጅባን ንዕሉ ዝተዳለዎ ኬሚካል ብኢና ንሓፅቦ
2: እወ ብማይ እንተታ ሓፂቡ ከኣባድላ ናይ ምዕንፃፅ ባህሪ የምፅ እዩ ሓቂ ኢ
0: ልክ ሱፍ እንተኮይኑ ብፍላይ ይዕንፀፅ ይስብሰብ ወይ ድማ ይሓፅር
1: ሓቂ ዘረባ ኮምፕሌታ ኣብ ዳሓፅቦ ዚ ኣብዚ መፅኡ ክሕፀብ ከም ዘለዎ ዘይፈልጥ ሰብ የለን ግን እቲ ዋጋ ከቢሩ ዋጋ
0: ልክ ኣለኹ ናህር ዋጋና ዝውስኸሉ ድማ ወፃኢታትና ስለ ዝዓቢ ሕሰብዎ ሞ ናይ ኤሌክትሪክ ኣሎ ናይ ኬሚካል ከምኡውን ናይ ሰራሕተኛታትን ግብርን ካልእ
1: እሱ ዝሓቂ ከንዲ ሓደ ባድላግን ሕጂ ሲ ኣብ ክንደይ ክሕፀብ ክኽእል ኣለኹ
0: እዚ ኣጠቃቅማን ኣቀማምጣን ኣተሓዛ ናይቲ ሰብ እዩ ዝውስን
1: ከመይ ማለት ኣቀማምጣን ኣጠቃቅማን ክትብለ ከለኹ ከመይ ማለት እዩ
2: ኣንተ እዚኣ ኸንፃ ንዝቀሊል ሕቶሲ መብርህ ደሊኻሉ ኣጠቃቅማ ክትብል ከላ ርኢኻ ለካ ኣብ ክንደይ ግዜ ትክደኖ ኣቀማምጣ ክትብል ከላ ከዓ ኣብ ከመይ ዝበለ ቦታ ተቐምጦ ማለት እዩ ፍንታ እዚኣ እንድያ
0: ልክ ክዳን ብፍላይ ባድላ መዓስን ኣበይ ንክደኖ ኣፀቢቕና ክንፈልጥ ኣለና ባህር ስራሕና እንድሕር ባድላ ዝክደን ኮይኑ ካብሶም ምሉእ ሓንቲ ባድላ ንክደና እንዳዓያየርና ክንግደን ተመራፂ ይኸውን
2: ዳሓርከ ባድላ ተተሓፂቡ ርኢኻ ለካ ኣብ ምንታይ ክንጥልጠል ኣለዎ ኣብታካባ ኣሎ እዚኣ ከማ እንድያ
0: ልክ ሰብ ብዝውዓለ ውዒሉ ኣብ ዝኾነ ክድርብዮ ዘይኮነ ኣብ መንጠልጠል ወይ ኣብ ተከማኖ ክንጠልጥሎ ክኽእል ኣለዎ ብዝኾነ ምድርባይ ግን ወላን ጅባ ጥዕና ፅቡቅ ኣይኮነን
2: ወይናይዳ እንታይ ዘህድዮ ዝኢሉ ዘሎ ኣብኒ ኣብኒ ንሪኢ ዘለካ እንትረህዋ ጓል እዚ ምስ ዝግበርካ እዚ ምስ ተኸደንካታይ ትመስል እዚ ረይ ስ እዚኣ ነዚኣ ናይ ዝዓርከይ ጅባ እዚ
0: ውነት እንታይ ምበልክያስ ውፃ ማዓት

መደብ ናስራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነጥበብ ብዛዕባ ባህላዊ ልብስያ ገለ ክትብለና መሪፃ ዘላ ኣገባብ ኣሰባፊኡን ዘለዎ መልእኽትን እውን ገለ ካብቲ ዝለዓል ትሕዝቶ ይኸውን። ንኡስ መደብና ዘዋሪት ካሜራ ናብ ንኡዞብ ዓርዛ ተዛዊራ ብዛዕባ ከተማ ማይ ድማ ዘላሊ ትሕዝቶያ ኣዳልያትልና ዘላ ንኡስ መደብና ፍኖተ ህይወት ካብ ግዜ ገድሊ ኣትሒዘን ብሓንሳብ ዝነበራ 30 ደቂ ኣንስትዮ ነቲ መንግስቲ ዝሃበን ቤት ቁርሲ ክሳብ ሕጂ ዘካይዳ ዘለዋ ብምዃንን ነዚ ዝፈተሸ መደብ ክቐርበልና እዩ። ተኸታታሊት ፊልምሳ እውን መበል 14 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ኣካል ትሕሶ መደብ ናትራን እሶምን እዚዮም እሞ ንኽትከታተሉ ባህሩ ንዕድም መደብ ናትራን ቀዳም 2 ግንቦት ልክዕ ሰዓት 2 ፍርቓ ድሕሪ ቀትሪ ድግማ 5 7 ግንቦት ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራ

ኣብዚ በፂሕናዮ ዘለና ምዕባለ ናይ ምፍራይ ፊልም ንኽብፃሕ ዝተሓልፈ መስገድላት ቀሊል ከም ዘይኮነ ታሪክ ዝሕብሩ ሓቂ እዩ። ነዞም ዝተፈላለዩ ዓይነት ካሜራ ብምቕያር ዝፈሪዘሎ ፊልምታት ተዓዚብካ እውን ኣብ ሃገርና ኣብቲ መጀመርታ ብኸመይ መንገድን ኣብ ከመይ ኩነታትን ይጥቀምሉ ከም ዝነበሩ ንምፍላጥ ዝፈጥረልካ ህንጡይነት ቀሊል ኣይኮነን። ኣብ ዝቐረበ እዋን ኣብ ዝተኻየደ ቀዳማይ ፌስቲቫል ፊልም ኣስመራ ነዝን ካልእን ሕቶታት ዝምልስ መፅናዕታዊ ፅሑፋት እዩ ቀሪቡ። ንሕጂ እምበኣር ናይቲ ኣብዚ እዋን ዝፈሪዘሎ ፍርያት ፊልም መሰረት ዝኾነ ታሪክ ፊልም ሃገርና ዝምልከት ንዝቐረበ መፅናዕታዊ ወረቓቕቲ ምርኩስ ብምግባር ዝተዳለወ ትሕዝቶ ኢና ክነቕርበልኩም ሰናይ ምክትታል።

ናይ ህዝቢ ኤርትራ ሌላ ምስ ሲኒማን ፅልዋ ፊልምን ምስ ምህናፅ ቤት ቲያትር ኣስመራ ኣብ 1937 እዩ ዝብገስ። ድሕሪ ካልኣይ ኩናት ዓለም ብሓፈሻ ኣብ ምምሕዳር ዓባይ ብሪጣንያ ከዓ ብፍላይ ህዝቢ ኤርትራ እቲ ብደቂ ኣባት ዝፈለመ ኣብቲ ናብ መላእ ሃገር ዝተደኮነ ኣብያተ ስኒማታት ክዕዘብን ፊልሙ እውን ሓደ ካብ ዓበይቲ መዘናግዒታት ኮይኑ ክቕፅልን ተራእዩ። በዚ መዳይ ከዓ ህዝቢ ኤርትራ ብዛዕባ ፊልምን ስኒማታትን እውን ናይ ነዊሕ ዓመታት ሌላን ኣፍልጦን ዘለዎ ምዃኑ ታሪክ ዘሕብሮ እዩ።

ምቅልቓል ምፍራይ ፊልም ኣብ ሃገርና በዚ ብዝፈለሙ መንገዲ እዩ ደረጅኡ ንሓለወ ክሳብ ኣብ ዝበፂሕንዮ ዘለና ክበፅሕ ዝኸኣለ። እንተኾነ ግን ኣብቲ ግዜ ዝቐርቡ ዝነበሩ ስራሓት ፈፂሞም ካብ ባህሊ

0: ንምድናይ ሕብረተሰብና ዝተፈልዩን ብካልኦት ዜጋታት ዝፈርዮም ዝነበሩ ነዚ ንምቕያር እውን ነቲ መሳርሒ ለሚዶም ሃገራዊ ክብርታት ዝሓለዉ ስራሓት ዘበርክቱ ኤርትራውያን ምፍራይ ናይ ግድን ኮነ እዚ ኸዓ ቅድሚ ናብ ተንቀሳቓሲ ፊልም ምድላው ምስጋሩ ብናይ ደረቕ ስእሊ እዩ ጀሚሩ ሓደ ካብኡ ንስነዳ ተባሂሉ ኣብ ግዜ ብረታዊ ቃልሲ ዝፈለመ ሰናይ ተበግሶ ዘለዎ ምንቅስቓስ እዩ ነዚ ንምፍላም ባይታ ዝኸፈተ ሂላል ወይ ድማ ክርስቲዮን ሳቪያተ ዝበሃል ፈረንሳዊ ከም ዝኾነን ኣብቲ ግዜ ብዛዕባ ቃልሲ ኤርትራ ኣብ ዝሰማዓሉ ናብ ሃገርና ብምምፃእ ብዙሓት ዝተዋፅኦ ከም ዝገበረ እዩ ታሪክ ዝሕብር በዚ ዝፈለመ እውን ብዙሕ ንጥፈታት ክካየድ ክኢል እዩ
1: ካብ 1970 ኣትሒዙ ንሕና ንዕላማናን ክትፀሓፍ ከላ ከማንሲ ስነዳ እቲ ቐዳመይቲ ኣገዳስነት ዝተዋህባ ዓንቀፅ እያ ክስነድ ኣለዎ ኩሉ ነገር ዝኾነ ተጋዳላይ ኣብ ህዝባዊ ሓይልታት ሓርነት ኤርትራ ዝኣተወ ስእሉ ክትሓዝ ኣለዎ ተዓላማይ ክዕለም ከሎ ስእሉ ክስኣል ኣለዎ ኦርኒክ ክግበር ከሎ ምስ ስእሉ ክጥቃዕ ኣለዎ ካብ ሽዑ ጀሚሩ ክሳብ ናፅነት ዝተጋደለ ተጋዳላይ ብምሉኡ ስእሊ ኣለዎ ሕጂ ብስእሊ ዝጀምር ዘለኹ ንምንታይ እዩ ስእሊ መሰረት ናይ ፊልም ስለ ዝኾነ ስእሊ ከይበልካ ፊልም ክትብል ኣይትኽእልን ኢኻ ንስእሊ ኸ እንታይ እዩ ተሓሰብ ኣበጊስዎ እንተይልካ ስነዳ እዩ ናይ ምስናድ ዕላማ ካብ መጀመርታ ነይሩ እቲ ዓቕሚ ናይ ንብረት እቲ ዓቕሚ ናይ ሰብ ካበይ ይመፅእ ነይሩ ዝብል ሕቶ ከዓ ሰፊሕ ትንታነ ኣለዎ ሕጂ መብዛሕትኡ ዓቕሚ ሰብ ብዙሓት ምሁራት ተሰሊፎም ምንባሮም እዩ ዘርእየካ ብዙሓት ክኢላታት ተሰሊፎም ምንባሮም ካብ ግዜ ጀብሃ ኣትሒዞም ብድሕሪኡ ድማ ኣብ ህዝባዊ ሓይልታት መፂና ብፍሉይነት ክንሪኦ ከለና ፖላሮይድ ገይሮም ነቶም ቀዳሞት ዝመፁ ዝነበሩ ተጋደልቲ ይስእልዎም ነይሮም እዮም ቀዳማይ ሰኣላይ ኢምፓክት ኣብታ መፅናዕቲ ይገልፀየ ኢብራሂም ዑመር ዝበሃል ሓንቲ ኢሉ ተቆሪፁ ከሎ ብሓንቲ ኢሉ ግን ነዚ ኩሉ ተጋደላይ ይስእሎ ነይሩ ሕጂ ዓቕሚ ስለዘይነበረ ፊልም እኹል ስለዘይነበረ ክስእሉ ከለዉ እንታይ እዮም ዝገብሩ ነይሮም ክልተ ተጋደልቲ ብሓንሳ ኣለጋጊቦም ይስእልዎ እሞ ሽዑነታ ስእሊ ቁርፅዋነት ዓቕሚ ሕፅረት ንምሽፋን ብድሕሪኡ ግን ብዙሓት ተጋደልቲ ሰኣልቲ ዝነበሩ ኣብ ከተማ ተወዲቦም ስቱድኦም ዓፂኦም ንገድሊ ክስለፉ ጀሚሮም ኣብ ሰብዓታት ማለት እዩ ክስለፉ ምስ ጀመሩ ሕጂ ነቲ ገዲፎሞ ዝመፁ መሳርሒታት ነቲ ገዲፎሞ ዝመፁ ስቱድዮታት ተመሊሶም ከይዶም ዘውፅኡ ነይሮም ኣብኡውን ጠቂሶም ኣለኹቲ መፅናዕቲ ይበዓል ፀሓይ ብርሃን ከከይዶም ስቱድኦም ፈቲሾም ዓበይቲ መሳርሒታት መሕተም ድዩ መሕፀብ ድዩ ቀመም ድዩ ፊልም ድዩ እንዳምፅኡ ኣብ ውሽጢ ፀላኢ ኣትዮም ክንድኡ ሪስክ ወሲዶም እንዳምፅኡ ናብ ሜዳ እዮም ተኺሎሞ ሽዑ ብስርዓት ቤት ስእሊ ተመስሪቱ በተን ዝርከበን ካሜራታት ክስኣል ተጀሚሩ ነብስ ወከፍ ክፍሊ ተዕሊም ዝኣት ተጋዳላይ ድማ ክስነድ ጀሚሩ ሕጂ ኣብ ውሽጢ ምትሕብባር ናይ ከተማ ምስጢራዊ ስራሕ ዝሰርሑ ዝነበሩ ሓፋሽ ውድባትና ነይሩ ማለት እዩ ብደገ ክንርኢ ከለና ድማ ካብ 1975-76 ጀሚሩ ኣባላት ናይ ኤርትራውያን ኣብ ንናፅነት ኣብ ሰሜን ኣሜሪካ ኤናስኣ ዝበሃሉ ኤርትራውያን ንናፅነት ኣብ ኤውሮጳ ኤናኤ ዝበሃሉ ሓፋሽ ውድባት ስዑድ ዓረብ ሓፋሽ ውድባት ሕብረት ሶቪየት ሓደ ካብቲ ዕላማ ዝነበሮም እንታይ እዩ ዓቕሚ ናይ ውድብና ከነሐይል እንተኮይንና ስነዳ ከዓ ብውድብ ደረጃ ክምዕብል ተወጢኑ ስለ ዘሎ ንሕና እውን እጃምና ከነበርክት በቲ በቲ ሰባት ምስልጣን ጀሚሮም ኤናስኣ ንኣብነት ሰለስተ ሰባት ብፊልም ኣምሂሩ ዓመት ሙሉእ ንሜዳ ሰዲድዎም ተጋዲሎም ዓብ ኣበርክቶ ገይሮም ኤናኤ ኤውሮጳ ገንዘብ ገዛ ገዛ ከይዶም እንዳለመኑ ይኹን ኣብ ግዜ ቁሪ ይኹን ኣብ ግዜ ሙቐት ከይበሉ ካብ ጅቦኦም እንዳዋፅኡ ይኹን እሳቶም እውን ካሜራታት ወይ ማሕተሚታት እንዳስኣሉ እንዳገዝኡ ንሜዳ ክሰዱ ጀሚሮም ኣብ ስዑድ ዓረብ ዝነበሩ ሓፋሽ ውድባቱን ከምኡ ካሜራ ዋፂኦም ገንዘብ ነታ ካሜራ መስኣሊት ፊልም ንሜዳ ሰዲዶማ ብ1976 ንመጀመርያ ግዜ እሳቶም ሰደድዋ ጉጅለ ባህሊ ናይ መጀመርያ ቅድሚ ጉባኤ ዝነበረ ብኡ ስእሊ ከም ዝጀመረት ኣብቲ መፅናዕቲ ረኪበ ኣለኹ

0: ካብዚ ብምቕጻል ምስ ነብሲ ወከፍ ምንቅስቓስ ዝስነድ ዝነበረ ክስተታት ናይ ብረታዊ ቓልሲ ኣብዚ ግዜ ነቲ ዝነበረ ኩነታት ብንጹር ከብርሃልና ከም ንዕዘቦ እዩ። በዚ መንገዲ እውን ልክዕ ከም ኣባላት ናይ ግጅለ ባህሊ ኣብ ስነዳ ዝነጥፉ ኣባላት ብምእካብ ብንጡፍ ክስራሓሉን ሰነድ ቀንዲ ዕላማ ብምዃኑ እውን ጎኒ ጎኒ እቲ ትኮስጢት ብምጓዓዝ ምስናድ ስርሐ ኢሎም ዝተተሓሕዞ ተጋደልቲ ሰኣልቲ ምፍራይ ተኸኣለ።
1: ሕጂ እዚ ፊልም ኢና ንጥቀም ዘለና ፊልም ሕጂ ብቲ ግዜቲ ከምዚ ሎሚ ምዕቡል ቴክኖሎጂ ኣይኮነን። ከበድቲ ካሜራታት ተሰኪምካ ከምዚ ብኢድካ እንዳጠወኻ እቲ ሱፐር ኤት ነቲ ፊልም መሊስካ ሽዑኡ ከም ዝዘውር እንዳገበርካ ቀመማት ድማ ብዓቕምና ክንረከብ ምስ ጀመርና ኣብ ሜዳ ክንሓፅብ ምስ ጀመርና ብዘይ ጓንቲ ነቲ ቀመማት ሓፂብና ናይ ባዕልና ፊልም ከነዳሉ ሕኽ ንብል ነርና። ተዓዊትና እውን ደጀና ትብል ፊልም ኣዳራሽና ትብል ፊልም ብዓቕሚ ናይ ተጋደልቲ ዝተሰርሐ እየን እዚኣተን። እቲ ድምፂ ድማ ብማግኔት እዩ። እቲ ፊልም ፊልም እዩ፣ እቲ ኖርማል ፊልም ናይ ቀደም። እቲ ድምፂ ግን ብማግኔት እዩ ናብኡ ዝለግብ። እቲ ክነልግበሉ ዘይከኣልና ከዓኒ ብማይክሮፎን ገይርና እንዳተዘረብና ነቲ ፊልም ነሪኦ በቲ ዓቕምና ንገብሮ ዝነበርና ግን ኣብ ምጉስጓስ ኣዝዩ ውፅኢታዊ ነይሩ። ኣብ ውሽጢ ኣብ ወፃኢ ኣብ ብዙሕ ቦታታት ሓያለ ስራሕ ተሰሪሑ እዩ። ካብኡ ኣብ መጀመርያ ሰማንያታት እቲ ፊልም ዝነበረ ናብ ኣናሎግ ይቕየር ማለት እዩ። ኣናሎግ ሕጂ ኣብ ክንዲ ዝሕፀብ ፊልም ዝኸውን እቲ ምዕባለ ናይ ካሜራ ብኡ መጠን መፂኡ እተን ካሜራታት ቅርፀን ለዊጠን እቲ ንኣና እውን እትፆር ብሓደ ሸነኽ ቀሊሉልና በቲ ሓደ ሸነኽ ግን ነቲ ሓድሽ ቴክኖሎጂ እውን ክንቃለሶ ኣለና ክንመሃሮ ኣለና። ስለዚ ማዕረ ማዕረ እቲ ለውጢ ኣብ ቴክኖሎጂ ዝመፅእ ስልጠናታት እውን ቀፃሊ ኣሎ። በቲ ስልጠናታት ይመፅእ በቲ ሓደሽቲ ሰባት ይምደቡና ካብ ግንባራት እውን ኣንፈት ዘለዎም መፂኦም ገሊኦም ናይ ብርጌድ ሰኣልቲ ይኮኑ ገሊኦም ኣብ ደጀን ምሳና ኮይኖም ካብ ደጀን እንዳተበገስና ኩሉ ስራሕት ንሰርሖ ኣብ ከባቢ 84 85 ኤዲቲንግ ማሽን እውን ይመፀና። በተን ምዕቡላት ኤዲቲንግ ማሽን ክንሰርሕ ንጅምር ቅድሚኡ ካብ ካሜራ ናብ ካሜራ ኤዲት እንዳገበርና ወይ ድማ ቴሌቭዥን መርኣይት ካብ ገለ ኣህዶታት ከድና ለሚና ኣብኡ እንዳርኣና ብጣዕሚ ከቢድ ነይሩ እቲ ስራሕ። ድሓር ግን እተን ዝማዕበላ መሳርሒታት ምስ መፃና ብፍላይ ካብ ዓዲ ጥልያን ኣዝዮም ንጡፋት ተሓባበርቲ ነይሮምና። ብምእኩል መንገዲ ገዚኦም ዝሰርዱልና ዝነበሩ ሃይለ ብርሃነ ዝበሃል ቁልቢ ሒዙና መፅኢታ ማሽን ዓባይ 3 ስክሪን ዘለዋ ኤዲቲንግ ማሽን ብምሉእ እዚ ሞደርን ዝኾነ ብቲ ግዜቲ ኣብ ዓለም ደረጃ ንስራሓሉ ንሕና እውን ክንውንኖ ክኢልና በቲ ግዜቲ። ፊልምታትና ድማ ብኡ መጠን ከም በዓል ዙራሙ ሃገርካ ትብል ናይ ተፈኖ ናይ ዕቁባ ጋበር ደርፊ ሙሉእ ኤርትራ ተዋፊሮም ሰኣልቲ ስኢሎም ነታ ፊልም ነታ ሙዚቃዊት ፊልም ከነቅርብ ክኢልና ብድሕሪኡ እውን ኩሉ ንጥፈታት ናይ ውድብ ኣብ ሕክምና ይኹን ኣብ ህዝባዊ ምምሕዳር ይኹን ኣብ ትምህርቲ ይኹን ኣብ ህንፃ ይኹን ኣብ ናይ ደጀን ስራሕን ኣብ ናይ ግንባራት መጥቃዕትታት ብምሉኡ ካብ ምክንያቱ ካብ 79 ንነውሲ መጥቃዕቲ ጀሚርና ኢና። ስለዚ ካብ ምክልኸል ናብ ምጥቃዕ ስለ ዝሰገርና እንደገና ሻዱሻይ ወራር እውን መፂልና እሱ እውን ተሸፊኑ ብድሕሪኡ ሰላሕታ ወራር መፂልና ኣይጠፋእናን። ብድሕሪኡ ከምዘይጠፋእና መረጋገፂ ቃልስና ትብል ፊልም ዓባይ ፊልም ሰሪሕና ህዝቢ ብጥርንፉ ከም ዘሎ ተምሃሮና ትምህርቶም ቅፅሉ ከም ዘለዉ ውድብ ድማ ነቲ ጀሚራቶ ዘላ ትሕተ ቅርፂ ትቅፅሎ ከም ዘላ ፖለቲካዊ ስራሕ እውን ብውሽጥን ብደጋን ትቅፅል ከም ዘላ ኮታ ኩሉ ንጥፈት ናይ ውድብ ሲ ወላ ሓንቲ ከምዘይተሃሰየ መረጋገፂ ብፊልምና ክንቅርብ ክኢልና ማለት እዩ። ሓደ ካብቲ ትግራይ ከይድና ንስእሎ ዝነበርና እውን ንስ እዩ ኣብ መጀመርያ ሰማንያታት

0: በዚ ዝሓለፈ ምፍራይ ፊልም ሃገርና ድሕርና ፅነት እውን ብዝበርትዕ ሓይሊ ክቕፅል ይሰርሕ እዩ። እዚ ከዓ ዝተፈለየ ታሪክ ኣፀሓሕፋን ኣቀረባን ተኸቲሉ ዝቐረበ ውሑድ ኣይኮነን። በቢግዜኡ ከዓ ነቲ ናይ ስኒማ ኣፍልጦ ዝፀንሖ ህዝቢ ናብ ዝነበሮ ንክምለስ ኣደናቂ ታሪክ ዝሓዙ ፊልምታት ምቕራብ እውን ክሳብ ዝቕሩብ ግዜ ዝነበረ ምንባር እዩ ኣብ ዝቐረበ መፅናዕታዊ ፅሑፍ ተገሊጹ። ካብተን ኣብቲ ግዜ ዝቐረባ ፊልምታት ተዘካሪት ዝኾነት ባሩድ 77 ኣብ ስኒማታት ሃገርና ኣብ ውሽጢ 2 ወርሒ ክሳብ 140,000 ዝበፅሕ ሰብ ከም ዝተዓዘባዩ ዝተሰነደ ፀብጻብ ዝሕብር። በዚ መንገዲ ድማ ሓደ ድሕሪ ሓደ ተኸቲሎም ብዙሓት ደረስቲ ሃገርና ዘቕርብዎን ኣደነቕቲ ፊልምታት ኣብ ሲነማታት ሃገርና ንህዝቢ ቐሪበን እን ዓመታዊ ካብ 40 ክሳብ 60 ዝበፅሑ ፊልምታት ክቐርቡን ነቶም ዝቐርቡ ዝመዝንን ሽልማት ዝዕትርን ዝተፈላለዩ ውድድራት እውን መድረኽ ክኽፈት ዝኽኣለሉ ደረጃ ክበፅሕ ክኢል እዩ።
1: ብዘይካ እዚ ኣብ ኣህጉራዊ ፌስቲቫላት እውን ብሚኒስተር ትበሃል ቀሪባ ማለት እዩ። ኣብ ጥልያን እዛ ፊልም እዚኣ ብኩሉ መምዘኒታት ነቲ ደረጃ ናሓፍ ዘበለት እያ ነራ። እቲ ሲኖማቶግራፊ ንብሎ ትክእለ ጥበብ ካብቲ ድሩቕ ምንቅስቃስ ዝወሓዶ ኣብ ዘረባ ምዝርራብን ዘድህብ ዝነበረ ብዙሕ ምርኢታትን ትርኢታትን ተግባራትን ምንቅስቃሳትን ኣርያ ጥራሕ ዘይኮነት ብቋንቋ እንግሊዝኛ እውን ሳብታይትል ተገይርላ ዘቕረበት እያ። ንፈለማ እዋን ኣብ ፌስቲቫል ናይ ሓጥልያን ተሳቲፋ እዚ እውን ዓበይ ክብሪ ኣዊቧ ነይሩ። ብድሕሪ እዩ ዝመፀ ንሱርበት ተኸቡ ለውጢ ንሲኖማ ኢልና ንገልፆ እቲ ኣብ ፍትሒ ድኹም ረኣወ ክትዝተረኣየ ጥበብ ናይ ስእልን ጥበብ ናይ ኣርትዖትን ጥበብ ናይ ሙዚቃን ብዓብኢ ድማ ንፊልም ተባሂሉ ሙዚቃ ምስርሒ እጂ ፈትሒ ድኹም ረኣወ ክትብል ፊልም ብፈትሒ ድኹም ረኣወ ክትብል ደርፊ እያ ተሰኒያ። ኣብዚ ሕጂ ብዙሕ ምንቅስቃሳት ናይ ስእለታት እውን ነይሩ እዩ። ኣብ ሲነማታትና ዓብ ለውጢን መቐየሩን ዝተረኣየሉ ስራሓት ከዓ እዞም ዝጠቐስኩልኪ ትካላት ጥራሕ ዘይኮኑ ብውልቀ ሰባት እውን ነይሩ እዩ። ኣብዚ ሃማማተ ብዓብዪ ሚኒስትር ምክልኻል ሚኒስትር ትምህርቲ ባህላዊ ጉዳያት ህግደፉን ብዙሓት ፊልምታት ንክምውሉ ድሓ ንኾነ እቶት ንክህልዎ ተባሂሉ ዝስራሕ ነይሩ እዩ። ማዕረ ማዕሪኡ ግን ክኢላታት ሰኣልቲ እውን ኣብዚ እዋን እዚ ተንፀባሪቆም እዮም። ተስፋ ብርሃን ማሓሪ ኣዝዩ ብሉፅ ዝኾነ ሰኣላይ ነዘን ኩለን በዓል ፅንዓት በልዮ ክሳብ ፈትሒ ዶ ክምርዓወ ክታደ ብሰኣለ እዩ። ፍራንኮ ሳርዴላ እውን ባሩ 77 ሚኒስተር ካልኦት ደቕረቡ እዮም። ብዘይከዚ እቶም ካብ መጀመርያ ዝሰርሑ ዝነበሩ ሆም ቪድዮ ዝቕርፁ ዝነበሩ ከም በዓል ቢንያም ብእምነት ካልኦት እውን ነቲ ስራሕ ገጣቢሎም ተወዳዳሪ መልክዕ ዘተሓዙሉ ኣብዚ እዋን እዚ ከዓ ካብ 2001 ክሳብ 2006 ዝነበረሉ መድረኽ ኣዝዩ ክብ ዝበለሉ እዩ። ናይ ክብታ መድረኽ ኢልና ንገልፆ
2: ኣብለካ እንደ ፀኒሐ
3: መን መፂ ነይሩ ብዚ ገዛ
2: ኣብዚ ገዛ ክመፅ ዳ እሄ
3: እዞም ሓሰውቲ ሓበሻስ
2: እንታይ ኢሎም ክንገረ መስ
3: ሓደ ፀሊም ሰብኣይ ኣትዩሎ ኢሎም
2: ፀሊም ሰብኣይ ዘኢሎም ንዓይኑ ኮፍ ድሕሪኻ እንዳመፁ ሰብኣይ ክካልእ ሰበይት ሎም ኢዱ እዳብሉ ይዛረቡ ኒ
3: ኣነ
2: ክናኣት ምዃኖም ስለዝፈልጥ ግን ዕድላ ሂቦም ወልደ ሓወይ ኣነኮ ኣዝ እዩ ዝፈትወካን ዘፍቅረካን ሕጂ ግን ዘይተኣመን እንተደኺን ከንዓ ውሽጢ ገዛ ሞመን ከብ ዘለርአ
3: ብፍፁምብፍፁምንዓደኣቱ ንዓኽደ ኣመንኩ ንመን ክኣምን ኣይሰላኽ እንደ ጠጠው ኢሎ ዶ
0: ብዙሕ ፍርያት ኣብ ዝመፀሉ ማዕረት ፅቡቅ ጎድነታቱ ገለ ፀገማት እውን ኣኸትል እዩ። ሓላፍነታዊ በዓል ሞያ ክውሕድን ከም መኻዕበቲ ኣታዊ ጥራይ ተባሂሉ ስራሓት ዝበዝሓሉ ግዜ እውን እዩ።
1: ብዓይነቱ ፍልይ ዝበለ ስራሕ እውን ተሰናዲ እዩ። ካብቲ እዋንቲ ግን ትብድሆታት ኣይተረፈን። ሓደ ብዝሒ ፍርያት በዚሑ ሕጂ እቲ ብዝሒ ናብ ዓይነት እኳ ወስድ ተነበረ ኢሞያውነት እውን ክፅምበሮ ጀሚሩ። ካልኣይ ትሑት ባጀት ብምስራሕ ነቲ ክድብ ጀሚሩ ነበረ ብቕዓት ኣንቆልቂልዎ ብዓብዪ ከዓ እቲ ናይ ምመያ ዝበሃል ግዜ ክወስድ ጀሚሩ ክብሪ ዳራሻት ክውስኽ ጀሚሩ እቶም ኣብቲ ዓውዲ ዝተዋስኡ ኣውፈርቲ ወይ ድማ መወልቲ ከዓ ናይ ገዛ ርእሶም ኣሉታዊ ፅልዋታት ፈጥሩ ጀሚሮም ምትእትታው ነዚ ሕጂ እዚ ብመጠኑ ተንኪፍዎ ማለት እዩ። ኣብ 2006 መወዳእታ ከዓ እዚ ገምጋም ተገይሩ ዝምልከቶም ኣካላት እውን ተበግሶ ተወሲዱ ክምምህ ክኽእል ኣለዎ ተባሂሉ ደረጅኡን ከፍልጥ ክኽእል ኣለዎ ተባሂሉ ንዕኡ ዝቆመ ቤት ፅሕፈት ክህሉ ኣለዎ ተባሂሉ ኩሎም ኣፍረይቲ ዝዋስእሉ ዝሳተፍሉ

ድመር ጽሉ ተገይሩ ብድሕርዚ እቲ ኮሚቴ ደረጃ መማይት ቆይማ እዚኣውን ደረጃታት እናሃበት ነቲ ስራሕ ክትመርሖ ጀሚራ ኣብዚ እዋን እዚ ኣብ ዓይነት ብቕዓት ጥራሕ ዘይኮነ ኣብ ኣተሓሳስባ ናይቶም ተዋሳእቲ ደረስቲ ኣለይቲ ክዓቢ ጀሚሩ ኣብ 2005 ባህላዊ ጉዳይ ዝወደቦ ክልተ ዓውደ መፅናዕቲ ነይሩ ኣቐዲሙ ኣብ 2003 እውን ኣብ ነፋሲት ዝተገብረ ገምጋማዊ ትምህርቲ ነይሩ እዚ ከም ድሕረ ባይታ ክትሪኦ ትኽእል ኢኻ ምክንያቱ ሓፂሪ ነይሩ ድሕሪ እዚ ግን ኣብ ስራሕ ተወኪርካ ብስርሑን እናርእኻ ገምጋም ስለ ዝመፀ እቲ ዓይነት መፅ እዩ ተወዳዳርነት ዓብዪ ማዕለ ማዕሪኡ ኸዓ እቲ ጉያጉያ እውን ዝክብል ክኢሉ ሲነማታት ግን ብኡ መጠን እቲ ቆፅሩ እናጎደለ እዩ መፅ እዩ ምክንያቱ ብቕዓት ናይተን ሲነማ እውን እዳንቆልቆለ መፅ እዩ ብዘይካ እዚ ከዓ ተሻማዊ ዝኾነ ነገራት ከዓ ከጋጠሞ ጀሚሩ ድሕሪኡ እቲ ቴክኖሎጂ እውን ካሃስዮ ጀሚሩ እዩ እንታይ እዩ ተዳሃስዮ ነይሩ ቴክኖሎጂ እቲ ቅድማ ብቪኤችኤስ ተዘርጋሕ ነበረ ናብ ዲቪዲ ክኸይድ ጀሚሩ ዲቪዲ ክቐረፅ ጀሚሩ ክራባሕ ጀሚሩ እቲ ኣፍራይ እቲ መዋሊ ዝግብኦ ክረክብ ኣይከኣለን ብድሕሪ እውን ከም ጥበብ ተባሂሉ ኣብያተ ሙዚቃ ነዚ ብዘይ ሕጋዊ መገዲ ብዘይ ፍሉጥ ዋጋ ብዘይ ንፁር መገዲ ከካይዳ ስለ ዝጀመራ እዚ ኣታዊ ወፃ ክገብሮ ጀሚሩ ሓር እቲ ሲነማ እንዳተረፈ መፅ እዩ እቲ ፍርያት እንዳጎደለ መፅ እዩ ድሕሪኡ ግን ንዕድኸውን መድረክ ከዓ ተፈጢሩ እዚ መርበብ ሓበሬታ በይኒ ሓበሬታ ምስ መፀ እዚ ሕጂ ነቲ ስራሕ ከም እንደገና ሪቫይቭ ወይ ድማ ከተንስኦ ክኢሉ ኣብዚ ሕጂ ዝተፈላለዩ ኣፍሬይቲ ብዙሓት ስራሓት ክቐርቡ ጀሚሮም ኪንዮ ሃገራዊ ፍርያት ከዓ ናብ ወፃኢ ኣብ ዝተፈላለዩ ፌስቲቫላት ከሳትፍዎን ጀሚሮም ማዕረ ማዕሪኡ ድማ ክእለትን ፈጠራውነትን ዝተረኣየሉ ናይ ሓፀርቲ ሙቪ ወይ ድማ ሾርት ፊልምስ ዝበሃል ከምኡውን ክፈሪ ጀሚሩ ኣብ ዝተፈላለያ ፌስቲቫላት ናይ ኣሜሪካ ከቕርቡ ጀሚሮም ኣፍልጦውን ክረኽቡ ጀሚሮም ገለገለ እውን ኣብዚ ናይ ኣፍሪቃ ዓበይቲ ውድድራት ከሳትፉ ኽኢሎም ማለት እዩ

0: ሕጂ ለው ኮስት እዩ ትናና ድበዝሐ ብውሑድ ዓቕሚ ብውሑድ ናውቲ ብድኹም ብኸምኡ ኢሉ ስራሕ ኣብ ከምኡ ዝኣመሰለ ከዓ ክሳተፉ ምኽኣሎም እዚ ከምቲ ዓበ ብልጫ ዝግለፅ ዝነበረ እዩ ማዕረቲ ዝዓበየ ብድሆታትን እቲ ቃልስታትን ግን ድዋ ይበለን ብድሕሪኡ እውን እዞም ኣዝዮም ቅዱሳት ዜጋታት ኣከፋፈልቲ እውን ተፈጢሮም ኣብ ነፍሲ ወከፍ ሃገር ከም ትበፅሕ ገይሮም እዚ እውን ዓብዪ ምዕባለ እዩ ክትብሎ ትኽእል ግን ጌና እቶም ኣፍረይቲ ዝረብሕሉ ኣገባብ ኣይበፅሐን ብተዛማዲ ክትረአ ከሎ ግን ካብቲ ዝሓለፈ ብውሑዱስ ኣብ ቤተ ሙዚቃ ከይዱ ሰብ ከም ዝወስድ ናቱ ፍርያት ከም ዘስተማቕር ነቲ ናቱ ከዓ ዝያዳ ከምዝመቐሎ ተገይሩ እዩ ኣብ ዝሓለፈ ጉዕዞ ናይ 30 ዓመት ብዙሓት ደቂ ኣንስትዮ ደረስቲ ዳይረክተራት እውን ተቐልቂለን እየን ኣፀደ መስፍን ነብሳ መሓራ ንሳ ህያብ ብትብል ጀሚራ ድርሰት መጀመርያ ሳ ቀሪባ ድሕሪኡ ብዙሓት እየን ቀሪበን ከምኒ ራሄል ተወልደ ኤልሳ ኺዳነ ትበሃል ነራ ዳንዴ ረገነት ንብላ ኤልሳ ኺዳነ ንበዕላ ማተረኸሻ ሙዚት ተኽላይ ኣርያም ወልደ ኣብ ካልኦትን እውን ሰላም ጎይቶኦም ሄለን ርያለ እዚአን እውን ባዕለን ከፍርያ ጀሚረን እዚ እውን ሓደ ካብቲ ኣብዚ ጉዕዞ እዚ ዝጥቀስ ምዕባል ክንብሎ ንኽእል ኢና ብኣጠቃላሊ ፊልም ኤርትራ ኣንፃር ማዕበል ዝተጓዓዘ ዘይተበትከ መስመር ዝሓዘ ኢለ ክገልፆ ክእል
1: እቲ ኣክበዮ እንተ ትሪኣ ክፅቡቕ ማዓት ልክዕ ክዳ መልእኽቲ እያ ትመስል
2: ኣይከውንን ኣነ ኣብዚ ኣይኣቱኒ ኣነ ብባህሊ ብካልቸር የ ዝደሊ
1: ኖማል ድሓን ዋላ እቲ መልዓ ኣብ ህድሞ ትገብሮ እቲ በዮ ግን ግድን
2: ኣይከውንን እዩ ኢሎ ኣነ ስሪ ታይምስ ብቤሎ ተመርዐ ኢሎ ኣይኮንተለ እዩ ተፋትሐ ዳይቨርስ ትኮይኑ ሓዳር ይደሊ ግን ሓዳር ሓደር ኣብድ ኢሎ ግን ኣብድኒ ቬሎ ኣይሄት ቬሎ ወይ ንቬሎ ወይ ንዓይት መርፂ ኢሎ ሓቆም እምበኣር ሰባት ፊዮሪ መርዛን ሰባት ያ ንቬሎ ትፈትዎ ክብሉኒ ንቬሎ ኣይቀበሉ
3: ክቡራት ተኸተልትና ካበይ ተበጊስካ ናበይ ትበፅሕ ምፍላጥ ካብ ጥቀንዲ ንዓወትካ ዝውስን መንገዲ እዩ ምክንያቱ ዝነበረ ታሪክ ምፍላጥ ይርብሕ እምበር ኣይኽስርን እዩ ኣብዚ ሎሚ ዝቐረበ መደብና እውን ምፍራይ ፊልም ሃገርና ካበይ ናበይ ንዝብል ሓሳብ ክምልስን ብተወሳኺ ድማ ዝተሓልፈ ገጋታት ከይደገምካ ንክትቅፅል ዘኽእል ነጥብታት ክልዓል ተፈቲኑኣሎ ነቲ ዝነበረ ተመልኪትካ ዝያዳ ምዕባለን ብሉፅ ሓሳብን ፈጠራን ተጠቂምካ ኣደናቂ ስራሕ ንምቕራብ ዝሕግዝ ኣርእስቲ ክኸውን ትስፍዋት ኢና ብተወሳኺ እውን ከምቲ ብዝሓለፉ ሰብ ሞያ ዝተሰነደ ክሳብ ሎሚ ክንሪዮ በቂዕና ዘለና ኣብዚ እዋን እዚ ዘለዉ ሰብ ጥበኛታት እውን ኣብ ሞያኦም ውፍያት ኣብ ስነዳ ስራሓቶም ድማ ዕቱባት ክኾኑ ካብቲዞም ዕድማትና ዝሃብዎ ልቦዋ እዩ

እዚ ሰላምታና ተቐበሉ ፈነወ ኤሪ ቲቪ ኣብ ምክትታል ትርከቡ ዝኸበርኩም ተዓዘብትና ከመይ ውዒልኩም? ንሎሚ ባሕቲ ጉንበት ፍርቂ መዓልትን ፍረቓን ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ፊልሞን ዞም እየ ንምክትታልኩም ብክብሪ ንዓደምኩ ብቐንዲ ርእስተ ዜና ፍለም። ባሕቲ ጉንበት ዓለምለኻዊ መዓልቲ ሰራሕተኛታት ብደረጃ ዓለም ንመበል 136 ብደረጃ ሃገርና ድማ ንመበል 35 ግዜ ተዘኪራ። ጥሕሰት ኣዋጅ መዓላን ተጠቃምነትን መሬት ንምግታእ ብዕቱብ ክስራሕ ኣመሓዳር ዞባ ጋሽባርካ ፀዊዖም። ኣብ ንዞባ ናቕፋ ስፖርታውን ባህላውን ቅነ ተምሃሮ ማእከላይ ደረጃ ተኻይዱ። ኣብ ዞባ ማእከላይ ምብራቕ ተፈጢሩ ዘሎ ቅልውላው ዋጋ ነዳዲ ድሕሪ 222 ናብ ዝለዓለ ደረጅኡ ከም ዝዓረገ ተገሊጹ። ሰብ መዝንግ

0: ንግዲ ኣሜሪካን ቻይናን ኣብ ምምሕያሽ ክልተኡ ንግዳዊ ዝምድና ዘተኮረ ርክብ ኣካይዶም። ብሪጣንያ ምስ ሃገራት ኖርዲክን ባልቲክን ሓቢራ ኣሃዱ ሓይሊ ባሕሪ ከም ትቐውም ገሊጻ። ዝርዝር ዜና። ባሕቲ ጉንበት ዓለም ለኻዊ መዓልቲ ስራሕተኛታት ብደረጃ ዓለም ንመበል 136 ብደረጃ ሃገርና ድማ ንመበል 35 ግዜ ተዘኪራ። ወኪል ኤርና ዳንኤል ወልዱ ብመልክዕ ጸብጻብ ዝዳለዎ ትሕዝቶ ግረ መስቀል ገረ ዝጊሄር ከቕርቦ እዩ።
1: ደራኺ ንልምዓት ብዝብል ቴማ ኣብ ኣስመራ ኣብ ዝተኻየደ ሚኒስትራት ዝርከብዎም ላዕለዎት ሰበስልጣን መንግስትን ግንባርን ዝተረኽብሉ ስነ ስርዓት ምክትል ዋና ፀሓፊ ሃገራዊ ኮንፈደሬሽን ሰራሕተኛታት ኤርትራ ኣቶ ክብሪ ኣብ ኪዳነ ብዘስምዖ መደረ ዝኽሪ ባሕቲ ጉንበት ክብሪ ስራሕ ዋጋ ህርኩትና ሰራሕተኛታት ከምኡውን ኣብ መላእ ዓለም ንዝካየድ ዘየቋርፅ ቃልሶም ንርትዓውነት ማዕርነትን ምቹእ ኩነታት ስራሕን ዘዘኻኽር ደወል ከም ዝኾነ ገሊጹ። ኣቶ ክብራ ባስዒቡ ሃገራዊ ኮንፈደሬሽን ሰራሕተኛታት ኤርትራ ኣብ ምውዳብ ሰራሕተኛታት፣ ኣብ ምሕያል ደቂ ኣንስትዮ፣ ኣብ ምምልማል መንእሰያት፣ ብሓፈሽኡ ድማ ኣብ ኣቕርቦት ትምህርታዊ ሞያውን ቴክኒካውን ስልጠናታት ምቕሉል ኣበርክቶ ክገብር ከም ዝፀንሐ፣ ኣድማዕነቱን ስፍሓቱን ክዓቢ ብምሕላን ድማ በብዘብኡ ማእከላት ስልጠና ክህሉ ትሕተ ቅርፃዊ ስራሓት ይዳሎ ከም ዘሎ ኣብሪሆም። ቃል ፈደረሽና ስራሕቲ ዘቕረበ ኣቶ ብርሃነ ገብሪ ህወት ቦጎኑ እዛ ዕለት ኩሉ ኣበርክቶ ስራሕተኛታት ዝዝከረላን ዝምስገነላን ከምኡውን ዝጎደለን ክግበር ዘለዎን ዝግምገመላን ምዃና ብምሕባር ብዘይውፉይ ሞያዊ ኣእዳውን ኣእምሮን ክሰምር ዝኽእል ራእሲ ስለ ዘየለ ኩሉ መዳዊ ፃዕሪ ስራሕተኛታት ክዓዝዛ ዝኻኺሮ። ኣብ ሚኒስትር ዕዮን ማሕበራዊ ድሕነትን ዋና ዳይረክተር ክፍሊ ዕዮ ኣቶ ወልደሱስ ኤሊሳ ድማ ናይ ሎሚ ዓመት ባሕቲ ጉንበት ምዕሩይ ናይ ስራሕ ኩነታት መሰላት ዕዮን ሰብኣዊ ክብሪ ሰራሕተኛታትን ብምርግጋፅ ኣፍራይነትን መሃዝነትን ንምድራኽ ናይ ዘካየድናዮ ቃልሲ ውፅኢት እናዝተማቐርና ብድምቀት ትበዓል ከም ዘላ ገሊጾ። እቲ ናይ ዝኽሪ መደብ ብባህላውን ስነ ጥበባውን መሰናዶታት ደሚቑ ነይሩ። ኣባላት ቀዳማይ ዙርያ ሃገራዊ ኣገልግሎት ብምክንያት ባሕቲ ጉንበት ዓለም ለኻዊ መዓልቲ ሰራሕተኛታት ኣብ ቀንዲ ጎደናታት ከተማ ኣስመራ ናይ ፅሬት ወፈራ ኣካይዶም።
0: ኣብ ኣዋጅ መዓላን ተጠቃምነትን መሬት ዝርአ ጥሕሰት ብምግታእ መድረኻዊ ፍታሕን ምግባርን ዕቱብ ቁፅፅር ምክያድን ክስራሕ ኣብ ማሕዳር ዞባ ጋሽባርካ ፀዊዑ። ወኪል ኤርና ቅዳዊ ተወልደን ዘዳለዎ ፀብፃብ ብሚካኤል ሓድጎ ክቅርቦ እዩ።
2: ትሕሰት ኣዋጅ መዓላን ተጠቃምነትን መሬት ንክግታእ ወከልቲ ህዝብን ኣካላት መንግስትን በብከባቢኦም ብዕቱብ ክሰርሑ ኣብ ማሕዳር ዞባ ጋሽባርካ ኣምባሳደር ማሕሙድ ዓሊ ሑሪ ምስ ወከልቲ ህዝቢ ኣካላት መንግስትን ግንባርን ከተማ ባርንቱ ኣብ ዝገብሮ ርክብ ፀዊዑ። ብ28 ሚያዝያ ኣብ ዝገብሮ ኣኼባ ኣምባሳደር ማሕሙድ እቲ ዕላማ ብፍላጥ ኮነ ብዘይፍላጥ ኣብ ምስሪ ዕድላን መዓላን ንመንበርን ትካላትን ዝዕደል መሬት ዝርአ ጉድለታት ብምእራም ኣብ ኣዋጃትን መምርሒታትን መዓላ መሬት ዝምርኮስ መድረኻዊ ፍታሕን ምግባርን ዕቱብ ቁፅፅር ንምክያድን ከም ዝኾነ ብምሕባር ዘይሕጋዊ ተግባራት ንምግታ ብንቕሓት ክዋሱ ኣተሓሳሲቦም። ሽግር መንበሪ ኣባይቲ ንምቅላል በብእዋኑ ከፊላዊ ስጉምቲ ክውሰድ እኳ እንተጸንሐ ብፍላይ ኣብ ከተማታት ባሩንቱ ተሰኒና ቑርደትን ዛጊት መሊኦም ዘይተፈትሑ ሕፅረታት ከም ዘለዉ መሰረታዊ ፍታሕ ንምምጻእ ድማ ብመንግስቲ ዝትግበሩ መረባት ተታሒዞም ምህላዎም ዝጠቐሰ ኣምባሳደር ማሕሙድ መሬት ብኢዶ ወነንካ መሓዝ ብዘይኣፍልጦ መምሕዳራትን ሕጋዊ መስርሒ ፍቓድን ምህናፅ ከምኡ እውን ዘይሕጋዊ መሸጣ መሬት ጎሊሖም ካብ ዝረኣዩ ጥሕሰታት ምዃኑ ብምግላጽ ንምእራሞም ብውደት ክስራሕ ዜጋታት ድማ ካብ ዘይሕጋዊ ተግባራት ክቕጠቡ ጸዊዑ። ተሳተፍቲ ቦጎኖም ጠንቂ ጥሕሰትን ኣዋጃትን መምርሒታትን መዓላ መሬት ምድንጓይ ዕደላ መሬት ስለ ዝኾነ ኣብ ደቂቕ መጽናዕቲ ዝተመርኮሰ ዕቱብ ቁፅፅር ዝግበረሉ ዕደላን ህንፀት ኣባይትን ክጅምር ኣዋጅ መሬትን ዝጥሕሱ ኣራም ስጉምቲ ክውሰደሎም ሓሓሊፉ ዝረአ ንዘይሕጋዊ ዋንነት ዘተባብዕ ተግባራት ድማ ክእረም ብምትሕሳብ ኣብ ምቁፃር ዘይሕጋዊ ተግባራት ብዕቱብ ከም ዝሰርሑ ኣረጋጊፆም። ኣብ መወዳእታ መሓዳሪኑ ዞባ ባሮንቱ ኣቶ ተስፋለን ባህታ ምስ ጉዳይ መሬት ተተሓሒዞም ካብ ህዝቢ ዝቐርቡ ጠለባት ብዙሓት ዛጊት ተተግቢሮም ዘለዉ ድማ ውሑዳት ምዃኖም ብምሕባር ውሁድ ስራሕን ዕቱብ ቁፅፅርን ዝጠልቡ መደባት ክትግበሩ ስለ ዝኾኑ ኣብ ታሕተዋይ ፅፍሒ ምምሕዳርን ውዳበታት ግንባርን ዝነጥፉ ኣካላት መንግስትን ወከልቲ ህዝብን ብንቕሓት ክዋስኡ ተላብዩ።
0: ቅነ ክታበት ኣፍሪቃ ጥዕና ደቅና ክረጋገፅ ወለድን ከምን ብጥምረት ንስራሕ ብዝብል ቴማ ትማሊ 30 ሚያዝያ ብደረጃ ሃገር ኣብ ኣስመራ ተዘኪሮም። ኣብ ሚኒስትሪ ጥዕና ሓላፊ ኣህዱ ምብህልን ስልጠናን ኣቶ ኣማኒኤል ግርማ ፅናብ ዘስምዖ ቃል ዝኽርቕን ክታበት ኣፍሪቃ ዝዝከረሉ ቀንዲ ምኽንያት እዋናዊ ኣህጉራዊ ሓበሬታን ቅጥዕታትን ብምኽታል ንህፃናትን ኣብ ክሊ ዕድመ ወሊድ ዝርከባ ደቂ ኣንስትዮን ካብ ሕማማት ንምክልኻልን ዝተኣታተወ ክታበት ብምግምጋም ቀጻልነቱ ንምውሓስ ከም ዝኾነ ገሊፆም ኣብ ሃገርና 14 ዓይነታት

0: ነበረ። ኣብዚ እዋን ሸፈን ክታበት ናብ 98 ሚእታዊት ክቢ ብምባሉ መጠን ሞት ናብ 35 ከም ዝወረደ ገሊፆም። ክኢላ ሕክምና ህፃናት ዶክተር ፅገሬዳ መሓርቢ ወገና ንፖሊስን መምርሕን ተጠቃምነት ክታበት ዝገልፅ ፅሑፍ ከምኡውን ኣገዳስነት ክታበት ሕማም ወይ ቦቢን መንሽሮ ኣፍ ክሳድ ማህፀንን ዘብርህ መግለፂ ኣቕሪባ። ኣብ መወዳእታ ብምክንያት ትቕነብ ዝተወደበ ውድድር ሓፈሻዊ ፍልጠት ንዝተዓወታት ሽልማት ተዓዲሎም ቅነ ክታበት ኣፍሪካ 226 ካብ 24 ክሳብ 30 ሚያዝያ ብዝተፈታት ተዘኪሮም። ኣብ ንኡስ ዞባ ናቕፋ ንክልተ ሳምንታት ዝቐፀለ ስፖርታውን ባህላውን ቅነ ተምሃሮ ማእከላይ ደረጃ ኣብ ንኡስ ዞባ ባፅዕ ድማ ባህላውን ትምህርታውን ቅነ መንእስያት ምምሕዳራት ከባቢ ተኻይዶ ወከልቲ ኤርና ዓውድ መሓመድ ዓልን እብራሂም ዑመርን ከካቦትኡ ዝለኣኾ ትሕዝቶ ኣብ ሓደ ፀብጻብ ተዋሂዱሎ ያሲን ሳልሕ ከቕርቦ እዩ።
1: ኣብ ንኡስ ዞባ ናቕፋ ስፖርታውን ባህላውን ቅነ ተምሃሮ ማእከላይ ደረጃ ንዘላቒ ትምህርታዊ ብሉፅነት ብዝብል ቴማ ካብ 23 ክሳብ 27 መያዝያ ተኻይዱ። እቲ ቕነ ስፖርታውን ባህላውን ውድድራት ዑደት ናብ ታሪኻዊ ቦታታት፣ ምርኢት ምህዞን ሰንዓን፣ ሓፈሻዊ ፍልጠት ከምኡውን ታሪኽ የማናይ ግንባር ናቕፋ፣ ኣሰራርሓን ኣተሓሕዛን ድፍዓት ናቕፋ፣ ፍሽለት ወራራት ጸላእን መነባብሮ ተጋዳላይን ዝርከቦ መደብ ዋርሳ ዘጠቓለለ ነይሩ። ሓላፊ ስነ ምምህርና መምህር ዑመር መሓመድ ኣብ ዘስማዕ ቓል እቲ ቕነ ኣብ ኣካላውን ኣእምራውን ህንፀት ተምሃሮ ዘለዎ ተራ ብቐሊል ዝረአ ከም ዘይኮነ ብምጥቃስ ንዓወት ናይቲ መደብ ንዝፀዓቱ ትካላትን ውልቀ ሰባትን ኣመስጊኑ። ዳይሬክተር ቤት ትምህርቲ ማእከላይ ደረጃ ናቕፋ መምህር ሳልሕ ኢብራሂም ብወገኑ ንእጥፈታት ባህሊ ስፖርትን ጥዕናን ተውህቦ ተምሃሮ ንምፍታሽ ሓጋዚ ስለ ዝኾነ መምህራንን ንድሌትን ተውህቦን ተምሃሮኦም ከለልዩ ከምኡውን ብታሪኾምን ባህሎምን ዝኸርዑን ዝሕበኑን ዜጋታት ንምህናፅ ልዑል ኣተክሮ ገይሮም ክነጥፉ ተላቢዩ። ግዜያዊ ሓላፊ ኣብያተ ትምህርቲ ንኡስ ዞባ ናቕፋ መምህር ጅምዕ በኺት ድማ ንኩሉ መዳያዊ ኣገዳስነት ናይ ትቕነ ብምጥቃስ መምህራን ንዝገብሮ ኣበርክቶ ሞጊሱ። ኣብ መወዳእታ ኣብቲ መልክዕ ውድድር ዝተኸየደ መደባት ንዝተዓወቱ ሽልማት ተዓዲሉ። እዚ ከምዚ ኢሉ እንከሎ ኣብ ንኡስ ዞባ ባፅዕ ኩለን መማሕዳራት ከባቢ ዝተሳተፍኦ ባህላውን ትምህርታውን ቅነ መንእስያት መማሕዳራት ከባቢ ካብ 26 ክሳብ 29 ሚያዝያ ተቓኒዑም። ኣብ መማሕዳር ከባቢ ሕርጊጎ ኣብ ዝተኻየደ መዛዘሚ ስነ ስርዓት ሓላፊ ሃማቲኤ ኣብቲ ንኡስ ዞባ መንእሰይ ዳዊት ተኽሎም እቲ ቕነ ማእተታውን ጥፈታት ዑደት ናብ ልምዓታውን ታሪኻውን ቦታታት፣ ሰሚናራት፣ መደባት ምልውዋጥ ተመክሮ፣ ባህላውን ትምህርታውን ውድድራት ዘጠቓለለ ምንባሩ ገሊጹ። ሓላፊ ክፍሊ ፖለቲካን ውዳበን ሃማቲኤ ዞባ ሰሜናዊ ቀይሕ ባሕሪ መንእሰይ ስሌማን ዩሱፍ ብወገኑ እቲ መደባት ንባህልን ክብርታትን መሰረት ዝገበረን ንቕሓት መንእሰያት ዘማእዝንን ኣብ ርእሲ ምዃኑ ብመንእሰያት ስለ ዝተኻየደን ዝተኣልየን ናይ መሪሕነት ዓቕሚ ኣብ ምሕያል ዕድል ዝፈጥር መድረኽ ከም ዝኾነ ኣረጋጊጹ።
0: ዓለማዊ መዓልቲ ትልሂት ትማሊ 29 ሚያዝያ ብደረጃ ሃገርን መበልሻም ናይ ግዜ ኣብ ሲነማ ሮማ ብዝተፈላለየ ስነ ጥበባዊ መሰናድኦታት ተዘኪራ። ኣብቲ ኮሚሽነር ባህልን ስፖርትን ኣምባሳደር ዘመደ ተኽለ ዝተረኽበሉ ናይ ዝኽሪ መደብ ትልሂት ምስ ስነሰብ፣ ስነ ኣእምሮ፣ ታሪክ፣ እምነት፣ ባህላውን ማሕበራውን ክብርታት ከምኡውን መንነት ሕብረተሰብ ጥቡቕ ምትእሳር ስለ ዘለዎ እታ ዕለት ዕዙዝ ትርጉም ከም ዘለዋ ስነ ጥበባዊ ካሕሳይ ገብሪ ሂወት ገሊፆም። እቲ መደብ ብምኩራት ተላሃይቲ ከምኡ ናብ ትሕቲ ሃገራውያን ማሕበራት ፅሙማንን ኣእምሮኣውን ምዕባላኣውን ስንኩላንን ብዝእለዩ መንእስያትን ቆልዑን ዝተፈላለየ ትልሂታት ቀሪቦም። ዓለማዊ መዓልቲ ትልሂት ብደረጃ ዓለም ንመበል 108 ግዜያ ተዘኪራ። ጨንፈር ትምህርቲ ዞባ ማእከል ብቕዓት ተምሃሮ ክብ ንምባል ብመልክዕ ውድድር ዝውድቦ ትምህርታዊ መደባት ፅቡቕ ውፅኢት ይርከበሎም። እዚ ዝተገልፀ ብ25 ሚያዝያ ብደረጃ ዞባ መንጎዕታት ተምሃሮ 7 ንኡስ ዞባታት ፍልጠት ጠቀስ ውድድር ኣብ ዝተካየደሉ እዩ። እቲ ብቋንቋታት ትግርኛን እንግሊዝን ዝተካየደ ውድድር ናይ መባእታን ማእከላይን ደረጃ ተምሃሮ ዝተሳትፍዎ ኮይኑ ኣብ 5 ዓውድታት ትምህርቲ ዘተኮረ እዩ ነይሩ። ኣብቲ ሓለፍቲ ሚኒስትር ትምህርትን ወለድን ዝተሳትፍዎ ልዑል ናይ ምውድዳር መንፈስ ዝመልኦ ውድድር በብዓውዱ ንዝተዓወቱ ሽልማት ተዓዲሎም። ብተመሳሳሊ ኣብ መንጎ 21 ተምሃሮ መባእታ ማእከላይን ካልኣይን ደረጃ ዝተኻየደ ቅፅበታዊ ውድድር ስእሊ ብቕዓት ተሳተፍቲ ዘግሃደን ኣተባብዕን ምንባሩ ኣካየድቲ ገሊፆም። ዝስዕብ ዜናታት ሃገራት ወፅኢ ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም።

ዜና ውፃኢ ኣብ ዞባ ማእከላይ ምብራቅ ተፈጢሩ ዘሎ ወተሃደራውን ፀጥታውን ቅልውላው ዋጋ ነዳዲ ድሕሪ 222 ናብ ዝለዕለ ደረጅኡ ከም ዝዓረገ ተገሊጹ። በዚ መሰረት ካብቲ ዝቐነዮ ብልዕሊ 700ታዊት ብምውሳኽ ንበርሚል 126 ዶላር ከም ዝበፅሐ እዚ ድማ ኣብ ዕዳጋታት ዓለም ንዝፀንሐ ፀቕጢ መሊሱ ጋዲድዎ ከም ዘሎ ተቓሊሑ። እዚ ከምዚ ኢሉ እንከሎ ምምሕዳር ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ወደባት ኣወሲንዎ ንዘሎ ክርደና ክትፅመሞ ከም ዘይትኽእል ኢራን ሓቢራ። እቲ ስጉምቲ ተፈጢሩ ዘሎ ወተሃደራዊ ኩነታት ብዘተ ንምዕራፍ ንዝውሰድ ተበግሶ ዝዕንቅፅ ምዃኑ ፕረዚደንት ኢራን መስዑድ ፔዘሽኪያን ወቂሱ። ኢራን ንሰላም ተበግሶ ከም ዘይብላ ዝገለፀ ፕረዚደንት ትራምፕ ብወገኑ ዳግማይ ውግእ ክውላዕ ከም ዝኽእል ኣጠንቂቕ ኣሎ። ኣሜሪካን ኢራንን ብ11-12 መያዝያ ፓኪስታን ዘካየደኦ ፈላሚ ርክብ ብዘይስምምዕ ከም ተዛዘመ ዝፍለጥ ኮይኑ ተወሳኺ ዝርርብ ንምክያድ ዝተወጠነ እውን ክሰምር ከም ዘይከኣለ ፀብፀባት የረድኡ። ኣብ ጠለባት ክልቲአን ሃገራት ገፊሕ ፍልሊ ብምህላው ብቐሊሉ ስምምዕ ክበፅሓ ዘሎ ተኽእሎ ፀቢብ ምዃን እዩ ዝእመት። ሰብ መዚ ንግዲ ኣሜሪካን ቻይናን ትማሊ 30 መያዝያ ኣብ ምምሕያሽ ክልተኣዊ ንግዳዊ ዝምድና ዘተኮረ ናይ ማንዛር ክባ ካይዶም። እቲ ዝርርብ ሃናፂ ምንባሩ ዝጠቐሱ ክልቲኦም ወገናት ንተወሳኺ ቀጥታዊ ርክብ ባይታ ከም ዘጣጠ ሓፍሊጦም። ኣሜሪካን ቻይናን ኣብ ዝሓለፈ ወርሒ መጋቢት ኣብ ዘካየድኦ ንግዳዊ ዝርርብ ፍልልያተን ንምፅባብ ስሩዕ ርክባት ከም ዝገብረ ሓቢረን እየን። እቲ ርክባት መራሕቲ ክልቲአን ሃገራት ኣብዚ ወርሒ እዚ ክካይድዎ ንዝኽእሉ ቀጥታዊ ዝርርብ ባይታ ከም ዘጣጥሕ ተገሊጹ ኣሎ። ፕረዚደንት ዶናልድ ትራምፕ ዝመፅእ 14-15 ጉንበት ኣብ ቻይና ምብፃሕ ብምፍጻም ምስ ፕረዚደንት ሺ ጂንፒንግ ክዝት መደብ ከም ዘለዎ ምሕባሩ ዝዝከር እዩ። እቲ ብዝሓለፈ ወርሒ መጋቢት ክካየድ ዝነበሩ ዕደት ኣብ ዞባ ማእከላይ ምብራቅ ተፈጢሩ ዘሎ ቅልውላው ከም ተናውሐ እዩ ዝጥቀስ። ብሪጣንያ ምስ ሃገራት ኖርዲክን ባልቲክን ብምትሕባር ካብ ሩስያ ክመፅእ ንዝኽእል ስጋኣት ኣብ ምምካት ዝዋፈረ ሃዱ ሓይሊ ባሕሪ ከም ተቐውን ገሊፃ። እዚ ሓድሽ ወተሃደራዊ መደብ ን5 ኣባላት ኖርዲክ ማለት ዴንማርክ፣ ፊንላንድ፣ ኣይስላንድ፣ ኖርዌይን ሽወደንን ከምኡውን ን3 ሃገራት ባልቲክ ማለት ላቲቪያ፣ ሊትዌንያን ኢስቶንያን ከም ዝሓቆፍ ሓይሊ ባሕሪ ብሪጣንያ ኣፍሊጡ ኣሎ። እዚ ብማእከላይ እዚ ብሪጣንያ ዝመሓደርን ካብ 229 ንጥፈታት ዝጅምር ንሃዱ ሓይሊ ባሕሪ ንሆላንድ እውን ከም ዝፅምብር ተገሊጹ ኣሎ። ንኔቶ ይኹን ካልኦት ሃገራት ንምጥቃዕ ድሌት ይኹን መደብ ከም ዘይብላ ደጋጊማ ትገልጽ ሩስያ ሃገራት ኤውሮጳ ተወታኺ ምንቅስቓሳት ካብ ምክያድ ክሕየባ ክትፅውዕ ጸኒሓላ። ምስፍሕፋሕ ኔቶ ዘስዓቦ ኩናት ዩክሬን ኣብ ኤውሮጳ ብሓፈሻ ኣብ ምብራቃዊ ክፋልቲ ኣህጉር ድማ ብፍላይ ዝፈጠሮ ፀጥታዊ ስጋኣት እናዓበየ ከም ዝመፀ ይጥቀስ። እዚ ከምዚ ኢሉ እንከሎ ፈረንሳ ምስ 24 መሻርክቲ ሃገራት ንኣስታት 2 ወርሒ ዝቐፀለ ገዚፍ ወተሃደራዊ ልምምድ ከም ተካየደ ተቓሊሑሎም። እቲ ፈረንሳ ድሕሪ ዝሑል ኩናት ካብ ዘካየደቶ ተመሳሳሊ ንጥፈታት ዝዓበየ ምዃኑ ዝተሓበረ ልምምድ ኣስታት 13,000 ወተሃደራት 140 ነፈርቲ ኩናትን ልዕሊ 200 ድሮናትን ከም ዘሳተፈ ተፈሊጡ። ዕላማት ልምምድ ወተሃደራዊ ዓቕማ ብምድንፋዕ ግዳማዊ ተፃበኦታት ንምምካት ምዃኑ ፈረንሳ ሓቢራ ኣላ። ኣሜሪካ ኣብ ጀርመን ተዋፊሩ ዝርከብ ቁፅሪ ሰራዊታ ንምንካይ ንዘሎ ተኽእሎታት ተፅንዖን ትምርምሮን ከም ዘላ ፕረዚደንት ዶናልድ ትራምፕ ኣፍሊጡ። ነቲ ጉዳይ ብዝምልከት ኣብ ቀረባ እዋን ውሳነ ከም ዝወሃብ እውን ኣብ ማሕበራዊ መራኸቢታት ኣብ ዘርግሖ ፅሑፍ ሓቢሩ ኣሎ። እዚ ምዕባለታት እዚ ዝኽሰት ዘሎ ኣብ መንጎ ፕረዚደንት ትራምፕን ቻንስለር ጀርመን ፍሬደሪክ መርዝን ብጉዳይ ኢራን ናይ ቃላት ምምልላስ ተኸሲቱ ብዘለወሉ እዋን እዩ። ብመሰረት ሰብ መዚ ምክልኻል ኣሜሪካ መስርሕ ምንካይ ኣባላት ሰራዊት ኣሜሪካ ካብ ጀርመን ናይ ቢልዮናት ዶላር ወፃኢታት ዝሓትት ብምዃኑ ኣብ ሓፂር እዋን ክካየድ ዘሎ ተኽእሎታት ትሑት ከም ዝኾነ ይሕብሩ። መንግስቲ ኣሜሪካ ኣባል ሃገራት ኪዳን ሰሜን ኣትላንቲክ ኔቶ ናይ ምክልኻል ባጀተን ብምዕባይ ነቲ ኺዳን ዝገብርኦም ምወላ ኸዛይዳን ናይ ሓበራዊ ምክልኻል ሓላፍነተን ከልዕላን ክፅውዕም ፅንሖም ዝፍለጥ እዩ። ፕረዚደንት ትራምፕ ኣብ ቀዳማይ ብረስልጣን እውን ኣብ ጀርመን ተዋፊሮም ካብ ዝርከቡ ወተሃደራት ኣሜሪካ ስታት 12,000 ክስሕብ መደብ ከም ዝነበሮ ዝዝከር እዩ። ኣሜሪካ ኣብ ኣህጉር ኤውሮጳ ስታት 100,000 ወተሃደራት ኣዋፊራ ከም ዘላ ልዕሊ 36,000 ካብዚኣቶም ድማ ኣብ ጀርመን ዝዓስከሩ ምዃኖም ፀብጻባት ይጠቕሱ። ሰራዊት ቻይና ፀጥታ ማያዊ ግዛኣት ሃገሩ ንምውሓስ ኣብ ባሕሪ ደቡብ ቻይና ናይ ባሕርን ኣየርን ወተሃደራዊ ኮለላታት ኣካይዶ። ኣብቲ ዝተኻየደ ወተሃደራዊ ኮለላታት ብርክት ዝበላ መራኽብን ነፈርትን ውግእ ከምኡውን ደብደብቲ ነፈርቲ ከም ተሳተፋ ይግለጽ ኣሎ። እቲ ስጉምቲ ሉኣላውነት ቻይና ንምዕቃብ ከምኡውን ኣብ ባሕሪ ደቡብ ቻይና ሰላምን ፀጥታን ንምርጋፅ ዝዓለመ ከም ዝኾነ ኣዘዝቲ ሰራዊት ቻይና ሓቢሮም። እዚ ምዕባለታት እዚ ዝኽሰት ዘሎ ኣሜሪካን ፊሊፒንስን ክሳብ 11 ጉንበት ዝቕፅል ልዕሊ 17,000 ወታደራት ዝሳተፍዎ ዘለዎ ናይ ኣየር ባሕርን መሬትን

ሓባራዊ ልምምድ ኣብ ዘካየዳሉ ዘላ እዋን እዮም። መንግስቲ ቻይና እቲ ልምምድ ንፀጥታ ናይቲ ከባቢ ብሓደጋ ዘእቱ ከም ዝኾነ ብተደጋጋሚ ክወቅስ ፀኒሑ እዮም። ኣሜሪካ ኣብ ባሕሪ ደቡብ ቻይና ትገብሮ ዘላ ምትእታው ብጉዳይ እጀታ ተፈጢሩን ዘሎ ምትፍናን መሊሱ ዘኽርር ምዃኑ እዩ ዝግለጽ። ምምሕዳር ኣሜሪካ ገስጋስ ቻይና ንምምካት ኣብ ደሴት ታይዋን ተመሳሳሊ ምትእታው የካየድ ከም ዘለዎን ይፍለጥ። ኣብ ውሽጣዊ ጉዳያት ካልኦት ሃገራት ዝግበር ምትእታው ሓደ ካብ ቀንዲ ጠንቅታት ፀጥታዊ ሕንፍሽፍሽ ዓለምና ኮይኑ ከም ዘሎ ይሕበር። ግሪክን ቀጠርን ኣብ ዓውድታት ፀዓት ምክልኻልን ንግድን ዘካይድኦ ምትሕባር ንምድንፋዕን ምስፋሕን ተሰማሚዐን። እዚ ስምምዕ ዝተበፅሐ ቀዳማይ ሚኒስትር ግሪክ ክርያስ ኮሚትሲዮካስኪ ኣሚር ቀጠር ሸክ ተሚም ቢን ሓመድ ኣልሳኒን ኣብ ዘካይድዎ ርክብ እዮም። ክልቲኦም መራሕቲ ኣብ ምስፋሕ ክልተኡ ዝምድናን ናይ ወፍሪ ዕድላትን ዘተኮረ ዝርብ ከም ዘካይዱ ተሓቢሩ ኣሎ። ብዘይካዚ ኣብ ጉዳይ ማእከላዊ ምብራቅ ብሓፈሻ ኣብ ቅልውላዎሽ መጥቃዛ ሊባኖስን ድማ ብፍላይ ከም ተመያየጡ ተገሊጹ። ኣብቲ ኣጋጣሚ ቀዳማይ ሚኒስተር ክርያኮስ ቀጠር ግጭት ኢራን ብሰላማዊ መገዲ ንምፍታሕ እትገብሮ ዘላ ናይ ሽንግልና ጻዕሪ ሞጊሶም። ግሪክን ቀጠርን ኣብ 224 ወታደራዊ ዝምድና ንምድንፋዕ ዝዓለመ ስምምዕ ከም ዝኸተማ ዝዝከር እዮም። እቲ ስምምዕ ሓበራዊ ወታደራዊ ልምምድ ምልውዋጥ ስለዮ ሓበሬታን ወታደራዊ ቴክኖሎጂን ከካይዳ ዘኽእል እዮም። ዜና ንምዝዛም ኣርእስታት ክደግመልኩም። ባሕቲ ጉንበት ዓለም ለኻዊ መዓልቲ ሰራሕተኛታት ብደረጃ ዓለም ንመበል 136 ብደረጃ ሃገርና ድማ ንመበል 35 ግዜ ተዘኪራ። ጥሕሰት ኣዋጅ ማዓላን ተጠቃምነትን መሬት ንምግታእ ብዕቱብ ክስራሕ ኣብ ማሕደር ዝዋጋሽ ባርካ ፀዊዑ። ኣብ ንዞባ ናቕፋ ስፖርታውን ባህላውን ቅነ ተማሃሮ ማእከላይ ደረጃ ተኻይዱ። ኣብ ዞባ ማእከላይ ምብራቅ ተፈጢሩ ዘሎ ቅልውላው ዋጋ ነዳዲ ድሕሪ 222 ናብ ዝለዓለ ደረጅኡ ከም ዝዓረገ ተገሊጹ። ሰመዚ ንግዲ ኣሜሪካን ቻይናን ኣብ ምምሕያሽ ክልተኡ ንግዳዊ ዝምድና ዘተኮረ ርክብ ኣካይዶ። ብሪጣንያ ምስ ሃገራት ኖርዲክን ባልቲክን ሓቢራ ኣህዱ ሓይሊ ባሕሪ ከም ተቐውም ገሊጻ። ነሳዕቲ ዝተዳለዎ ዜናታት ተዛዚሙሎ ምስተሮፍ መድዋትና ንሓድገኩም ብወገነይ ሰናይ መዓልቲ እዩ።

0: ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በረኸት እየ ንምክታልኩም ብኽብሪ ዕድም።
1: ንመበል 21 ግዜኡ ዝካየድ ዘሎ ዙር በኒን ትማሊ ሓሙስ 31 ሚያዝያ 169.8 ኪሎ ሜትር ርሕቀ ዝነበሮ ብሳልሳይ መድረኹ ቀፂሉ ነይሮም። እዛ ኣብ መበል 39.5 ኪሎ ሜትር 84 ኪሎ ሜትር ከምኡውን 136 ኪሎ ሜትር ናይ ነጥቢ ናይ ማእከል ቮላታ ዝነበራ መድረኽ እምበኣር ኣብ ቀዳሜትን ካልኤትን ናይ ማእከል ቮላታ ኣባል ሃገራዊት ጋንታ ህያብ ሃፍቶም ካልኣይ ተርታ ብምውፃእ ብድምር ናይ ክልቲኤን 4 ነጥቢ ክኸስብ እንከሎ መወዳእታ ዝተኻየደ ብሓባር ቅፅበታዊ ውድድር ኣልጀራዊ ናጅብ ሙሓመድ ኣሳል ብ4 ሰዓትን ባዶ 5 ደቂቕን 48 ካልኤትን ግዜ ኣብ ሰዓት 41 ነጥቢ 448 እናረገፀ ቀዳማይ ኮይኑ ተዓዊትላ። ዝወዲ 26 ዓመት ተቕዳዳማይ ናይ ካልኣይ መድረኽ እውን ዕወት ብምንባሩ ኣብ ክልተ መድረኻት ብተኸታታሊ ናይ መድረኽ ዓወታ መዝጊብሎም። ኣብዛ መድረኽ ብሓፈሻ ኤርትራውያን ተቐዳደምቲ ዩኤል ሃብትኣብ ካብ ባይቄ ረብዓይ ተርታ ክሕዝን ከሎ ኣባላት ሃገራዊት ጋንታ ድማ ኑፍታሌም ኤፍሬም ሻርሻይ ተርታ፣ ህያብ ሃፍቶም መበል 26 ተርታ፣ ያፌት ሙሉጌታ መበል 42 ተርታ፣ ኬቨን ተክለማርያም መበል 44 ተርታ፣ ናታን መድሃኒ መበል 48 ተርታ፣ ሜሮን ምዝግና መበል 64 ተርታ ሒዞም ዛዚሞም። ስለዚ ቢጫ ማልያ ዙር በኒን ብላትቪያዊ ተቕዳዳማይ ክሪስ ክርስቲያን ብሎቨስክስ ብ19:41.52 ካልኤትን ትቕለስ። ኣብዛ ማልያ ኤርትራውያን ተቐዳደምቲ ናታን መድሃኒ 7 ተርታ ብ52 ካልኤት ድሒሩ ዩኤል ሃብትኣብ ኣባል ባይክ ኤድ መበል 14 ተርታ፣ ያፌት መበል 18 ተርታ፣ ኖፍታ

መደብ ናስራን ኣብ ሰሙኑ እዙ ንኡስ መደብና ዓለም ስነጥበብ ብዛዕባ ባህላዊ ልብስያ ገለ ክትብለና መሪፃ ዘላ ኣገባብ ኣሰባፊኡን ዘለዎ መልእኽትን እውን ገለ ካብቲ ዘላዓል ትሕዝቶ ይኸውን። ንኡስ መደብና ዘዋሪት ካሜራ ናብ ንኡስ ዘብዓርዛ ተዛዊራ ብዛዕባ ከተማ ማይ ድማ ዘላሊ ትሕዝቶያ ኣዳልያትልና ዘላም ንኡስ መደብና ፍኖተ ህይወት ካብ ግዜ ገድላኣት ሒዘን ብሓንሳብ ዝነበራ 30 ደቂ ኣንስትዮ ነቲ መንግስቲ ዝሃበን ቤት ቁርሲ ክሳብ ሕጂ ዘካይዳ ዘለዋ ብምዃንን ዝተሸመደብ ክቐርበልና እዩ። ተኸታታሊት ፊልምሳ እውን መበል 14 ክፋል እውን ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታትን

ከምኡውን ኣዛኒት ዝበልናዮም ቪድዮታት እውን ኣካል ትሕሶ መደብና ትራን እሶምን እዚኦም እሞ ንኽትከታተሉ ብህሩ ንዕድም መደብና ትራን ቀዳም 2 ግንቦት ልክዕ ሰዓት 2 ፍርቓ ድሕሪ ቀትሪ ድግማ 5 7 ግንቦት ልክዕ ሰዓት 4 ድሕሪ ቀትሪ መደብ

0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቀት ቅሩ
1: ወለል ወዲኮ ኩ ፈገርኩ ግሪደይ ኩ ብኣዳም ከማን ግሪደይ ግሪ ትፋነዮም ትንሻሉ
0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቀት ቅሩብ

ናብ ባሕሪ ዲጂታላዊ ኣርካይቭስ ኤርቲቪ ምስ ኣትኻ ብዙሕን ድንቅን ታሪኽ ኢኻ ትረክብ። ኣብ ውሽጢ ዛንታ ዝጸንሕ ዛንታ እውን መወዳእታ ይብሉን። ነፍሲ ወከፍ ቀላዕ ስእሊ ናይ ገዛ ርእሳ ጦብላሕታያ ትፈጥር። ጥልቕ ኢልካን ካብ ስምዒት ወፂኢኻን ነቲ ህይወት ከተሰማዕሮ ከም ዘለዎ ክትርጉሞን ዕምቆቱን ጥልቀቱን ክትንትኖን ተፈቲንካ ሒዝካዩ ዝዕዘር። ኣዝዩ ከቢድ ዕማም እውን እዩ ዝኸውን። ምኽንያቱ ምስሊ ነፍሲ ወከፍ ተጋራላይ ምስሊ ቓልሲ እዩ ዘንጸባረቕ። ነፍሲ ወከፍ ቦታ እውን ናይ ገዛ ርእሱ ምስጢር ዝሓዘ እዩ። ምንቅስቓስ፣ ጉዕዞ፣ መነባብሮ፣ ዕለታዊ ንጥፈታት ኮታቲ ኣብ ተንቀሳቓሲ ስእሊ ዝረአ ትርኢት ካልእ ስእሊ ኣእምሮ እዩ ዝፈጠር። እዚ መደብ እዚ እውን ገሊ ጽንዓት ተምሳል ባህሊ ዓወት ንዝብል ኣርእስቲ ክትርኽ እዩ።

ኣብቲ ዝኸበረ ገጻት፣ ኣብቲ ዝተረረ ምዕራፍ፣ ኣብቲ ዝጸንከረ ኹነት፣ ኣብቲ ዝጸልመተ ምድራኽ ተስፋ ነይሩ። ዕላማ ዝወለዶ ብርሃን ራእይ ነይሩ። ደረት ትርኢትና ጽነት፣ ናብቲ ጫፋት እቲ ንምብጻሕ፣ ነቲ ናይ ዓወት መስመር ንምርግጋጽ፣ ነቲ ዝተሓለነ ምዕራፍ ንምዝዛም፣ ኩሉ ዓይነት ዋጋ ክሕተት ምዃኑ ብምፍላጥ ንዑ ዝዳረግ ዋጋ እውን ክኽፈል ጥርጣረ ኣይነበረን። እምነት ሓይሊ ስለ ዝኾነ፣ እምነት ኪነቲ ጫፍ ዘሎ ዘጠምት መነጽር ስለ ዝኾነ፣ እቲ ንስ ጩራ ውሽጫዊ ጸርጊ ስለ ዝዕድል፣ ገሊ ሓርነት እውን ናይ እምነት ልዑል መንፈስ እዩ ተሃኒጹ። እምነት ከም መርሓት ሓንጺጹ ረቂቕ ሓይሊ ኣፈልፊሉ ልብን ኣእምሮን ገዚኡ፣ ልዕሊ ሰብኣዊ ሕግን ኣጽዋርን ተሰሪዑ። እቲ እምነት ብጽንዓት ተሰሪቱ ኣብ ተሪር ከውሒ ተሃኒጹ፣ ልዕሊ ጫፋት በሪኹ። እምነት ነዳዲ ናይቲ ተቓጺሉ ዘይውዳእን ናብቲ ዝተደለሸቶ ዘብጽሕን ዕላማ መሪሑ። እቲ ዕላማ ትኸኣዩ ነቲ ራእይ ክውን ቀይሩ፣ ራእይ ሓርነትን ናጽነትን።

ሂወት ገሊ ነቲ ዘይብልካ ከም ዘሎካ ብምሕሳብን ብምማንዩን እዩ ተሓሊፉ ካልእ ዓለም ካልእ ኣነባብራ ኣትሒዙ ብዘለካ ምዕጋብ ምሂሩ

0: ኪኖ ስጋዊ ድሌታት መንፈሳዊ ዕግበት ኣስተምሂሩ ካብ ሓሳብ ናብ ግብሪ ቀይሩ። ኣብዚ ጎዳጉዲ ምንባር፣ ኣብዚ ገደል ደጋጊምካ ምሕኳር፣ ኣብዚ ቐዛሒ ኣስሓይታ ብእምነት ምጉልባብ ኣኽኢሉ እቲ ኻልእ ዓለም ገድሊ እቲ ፍትሓዊ ቓልሲ ህዝቢ ኤርትራ ንእሽተይ ብልጭታ ተስፋ ኣሚኑ ካብ ውሑድን ንኡስን ዓቕሚ ናብ ደርማስ ሓይሊ ከም ዝቕየር ተኣሚኑ ሙሉእ እምነት ናብ ሙሉእ ዓወት ከም ዘብጽሕ እውን ቅንጣብ ጥርጣረ ኣይሕደረን።
1: እንታይ ዓይነት ኩናት ኢና ነካይድ ህዝባዊ ግንባርስ እንታይ ዓይነት ኩናት ነካይድ ስምዒት እዩ ዝኸይድ ወይ ካብ ህሉ ኩነታት ካብ ውዳዓዊ ኩነታት እዩ ዝኸይድ ናይ ዓይነት ኩናት እዩ ዘካይድ እዚ ክንፈልጥ ኣለና ቅድሚ ኩነት ተተኣኪብካ ምኻድ ኣይኮነን ወይ ከዓ ሆንዳልካ ምኻድ ኣይኮነን። ኩናት ናይ ዘበንዚ ውግእ ናይ ዘበንዚ ሓያል ምዃኑ ተረዲእኻ ንኩሉ ከነማልኦ ዝግባአና ናይ ኩናት ክንፈልጥ ኣለና። ካልእ ዘይተማልአ ከማልእን ክፅዕርን ክቀራረብ ፀም እቲ ናይ መወዳእታ ፍርዲ ናይ ናዘው ግን ሎምንሸት ኮይኑ ማለት እዩ እሞ ኣብዚ ናይ ዘበንዚ ኩናት እሞ ንሕና ከም ኤርትራውያን መጠን ጥራይ ዘይኮነ ዝነቕሐ ሰራዊት ኣለኒ ኢሉ ዝሕበነሉ ህዝቢ ኤርትራ ምዕቡል ህዝብን ምዕቡል ሰራዊትን ክሃንፅ እዚ ውድብ እዚ ላዕልን ታሕትን ኣብ ዝብለሉ ዘሎ እዋን ጥራይ ዘይኮነ ካብ ቅድም ሒዙ ዝሰርሓሉን ዝቕፅሎ ዘሎን ውሑድ እዩ። ጥራይ ኣባህላ ኣይኮነን ልክዕ እዩ ሓፋሽ ህዝቢ ይዕወት እኳ እንተኾነ ሓፋሽ ዘይዕወተሉ ምክንያታት እውን ኣሎ። እቲ ዝዓበየ ክፋል ኣብ መንጎ ፍትሓዊ ኩናትን ኣብ መንጎ ዘይፍትሓዊ ኩናትን እዚ ንዓብዪ ኣርእስቲ ገዲፍካ ኣብዚ መንጎ ናይዚ ኮንኩሬሳ ዝወሓደ መስዋዕቲ ከፊልካ ዝበዛሕ ዓወት ቀዳማይ ክንገብሮ ዝግባአና ስፕሊና ኩናት ዘይተቐጥ ኩናት ዘይምክያል ኣብ ቅጣ ሓሊፍካ ኩናት ዘየድሊ ዘይምእጓል ንዝተባሃለ ኩናት ዝተወጠነ ኩናት ጅማትካ መሃብ ናይ ዘይኮነስ ዘለካ ፀዓትካን ሓንጎልካን መሃብ። ስለዚ ምስ ከምዚ ዓይነት ዝትግበሩ ኩናታት ጥራዮም ኩናት ኮይኖም ዕዉታት ዕዉት ኮይንካ ክትወፅእ
0: ንኣካላዊ ተግባራት ብምቁፃር ልዑል ስብእና ዝወነነ ሰራዊት ሓርነት ሓደ ልምዲ እዩ ኣማዕቢሉ ብተመክሮ ዝሃነፆ ሰራዊት ባህሊ እቲ ባህሊ እቲ ፅልግልግ ኣብ ዝብል ጫፍ ግቦ ጩራ ተስፋ ኣቐሚጡ ንዝተሓንፀፀ ቐጢን መስመር ሓርነት ሰቒሉ ኩሉ ናብኡ ክጓዓዝ ነቲ መንገዲ ክጸርግ ዝቐደመ ንዝስዕብ እናመርሐ ከብ ጽሑ እውን መስመራት ሒዙ ኣብ ቅድሚ እቲ ሽግ ሓርነት ዝርከቦ በሪኽ እምባ መቐለያ ዘይብሉ ብድሆታት ክጸርሑ ምዃኑ ኣይጠፍኦን። ንመኻልፋት መፈንጥራታት ግድላትን መስገድላትን ክጥሕሶ ምዃኑ እውን ኣይተማተአን። ንሱ ጥራይ ዘይኮነ ንዕኡን ብዕጹፉን እንተመጸ እውን ክሕለፍ ምዃኑ ኣርጊጹ ኣሚኑ
2: ترجمة نانسي قنقر

0: Anda uang cah.
1: ብመስርሕ ዝተሃንፀን ዝማዕበለን ገላዊ ባህሊ ንሰብ ናብ ብቑዕ ተጋዳላዩ ዝቕይር ነቲ ብዝተፈላለየ ደረኺት ናብቲ ቓልሲ ዝተጸንበረን ገዛእ ርእሱ ቅድሚ መስዋእቲ ዝሰውአ ተቓላሳይ ነቲ ባህሊ የስርጾ ካብ ጽባሕታ ናብ ማኣዲ ቓልሲ ዝወፀላዕለት ይፍልም ካብቲ ኣህዲሉ ገላዊ ሰብነት ዝለበሰላ መዓልቲ ይቕጽል ካብታ ሓራ መሬት ረጊጹ ናብቲ ዓብ ገድሊ ዝጽምብረሉ ማእከል ምብጽሑ ይኽእል ካብታ ናይ ንፈለማ ጉዕዞ ሓንቲ ስጉሚ ዝረገጸላ ሰዓት ነቲ ዓብ ሓይሊ ዝኾነ መድረኽ መቐይሮ ይምክሮ ኣብ ተዕሊም ምዕላም ምኽኣል ምልምማድን ናብ ምኽኣል ዘስገር ድልድል ስለ ዝኾነ ካብ ሌላ ናብ ፍልጠት ካብ ፍልጠት ናብ ርድኢት ካብ ርድኢት ከኣ ናብ ምሉእ ተግባር ንምብጻሕ እውን ቀሊል ገድሊ ኣይተጸበዮን ንተጋራላይ

0: ዓንዲ ሕቆ ገድላዊ ባህሊ እምነት እዩ። እምነት እምኒ ኹርናዕ መስመር ቅኑዕ መንገዲ ሕንጻ ጻሕርነት ነይሩ። እምነት ብጽንዓት ተግባር ይኸውን። ጽንዓት ኵሉ ግዜ ናብ ምሉእነት ዘብጽሕ መስርሕ ስለ ዝኾነ ካብ ዝኸበደ ናብ ኣዝዩ ዝኸብድ ዘሕኩር መሳልል እውን እዩ። እዚ ንኣእምሮ መንፈስን ኣብ ሓደን ስጡምን መልክዕ ዝቕይር ሓይሊ እዚ ብሓደ ለይቲ ዝስራሕ ብሰናይ ድሌት ዝልበስ ከም ማሕተም ዝውቀጥ ከም መቑነን ዝዕደል ስንቂ ኣይነበረን። ሓያል ስራሕን ዘየቋርፅ መስርሕን እዩ ሓቲቱ። ንቕሓት ሱርናይቲ ዓብ ገረብ እኳ እንተኾነ ካብ ክልሲ ሓሳብ ናብ ተግባር ካብ ስምዒት ናብ ሓቀኛ መልክዕ ንምቕያር ሓያል ስራሕ ጠሊቡ ብተመክሮ ተረጋጊጹ። እዚ ዕለታዊ ንጥፈታት ግድላት ዝበዝሖ ህይወት እዚ ንሰብ ናብ ካልእ ሰብ ክቕይሮ ክኢሉ እዩ። ብእምነት
1: ማዕረ ትምህርቲ

0: ላላ አረጋጊ ጽዋት ይብለካለሁ። ሞ ተማም ብዙ አነግን ተተረጋግጠ ዘሐሸት ያ
1: አንጃ አ ዋንጃ አዳ አንጃ
0: ላላ

0: ብንኡስ ዓቕሚ ዝተበገሰ ሰውሪ ኤርትራ ናብዚ ዓበየን ዝተጠናነገን ቃልሲ ኣብ ዝተፀንበረሉ እቲ ብድሆታት እውን ማዕረ ማዕሪ እዩ ዝዓቢ ነይሩ። ማዕረቲ ብድሆታት ከዓ መንፈስ ሓርበኒነት፣ ተወፋይነት፣ ተበጃውነትን ብሉፅ ስብእናን ገላዊ ሓይልን ናብቲ ጫፍ ዘይርከቦ ክብታ ክበፅሕ ናይ ግድን ነይሩ። እቲ እምነት እውን ማዕረ ማዕሪ እዩ ዝዓቢ ነይሩ። ሓይልኻ ብምዕሪት ምብዛሕ ኣነ ክንዲ መስርዕ ክንዲ ጋንታ ኮይነ ክቃለስ ይግባኣኒ። ንሕና ዞም ውሕዳት ግን ሙሉኣት ነቲ ዝመፀና ጎመዳ፣ ነቲ ዘይዕርፍ ማዕበል ሓይሊ፣ ነቲ መወዳእታ ዘይብሉ ሓፂነ መፂን፣ እሳታዊ ዝናብ ሰማይን ምድርን ረቢሕናን ተራቢሕናን ኢና ናብ ማይ ንቕይሮ ዝብል ጽኑዕ እምነት ተፈጢሩ። እምነት ጽንዓት
1: ግናዋኹን ያደርሳል ያ ቦራምሳ ዘራፍ ተነስቶ ዘራፍ ሲታጠቅ ከጠላቱ ጋር የሚደባለቅ ሆዱ አይሸበር ልቡ አይደነቅ በመሬት ታንኩ በሰማይ ላንጀት ሲደቀደቅ ከመሬት እግረኛ ሳንጃ ለሳንጃ ሲሞሻለቅ ጅግና ሲዋደቅ ፈሪ ሲሮጥ እንዲያሸፈረኝ እንዲያሸፈረኝ ፈሪ አይውደደኝ እየሳቁበት እየነደደኝ ዘራፍ ቆራጡ አካኪ ዘራፍ የሳት ምዝግዝግ የሳቱ ላንቃ የሄደበቱ መሬቱ ነቃ የሳት ጎረቤት ይጋጋምና ይቃጠላል ቤት።

ንህምታ ድምፂ መዳፍዕ ከም ሙዚቃ ንዘይዕርፍ ደብዳብ ከም ምዝሙር ኣዕዋፍ ነቲ ተደጋጋሚ መውጋእቲ ከም ጸበል ንገያ ጽገቦ ከም ስሉም ርሻ

ነቲ ሃልክን ድኻምን ከም ኣዛ ናይ ስፖርት ኣሚንካ ክትቅበሎን ክትነብሮን ነብራ ብሓኻ ክትቅይሮን ሓይሊ የድሊ ነይሩ። እምነት ርእሲ ውሉ ሓይሊ ስለ ዝኾነ ሰራዊት ሓቂ ንእምነት ከም ዘይውዳእ ስንቂ ቆፂሩ ካብ ጫፍ ናብ ጫፍ ተጓዒዙ ካብ ረመፅ ናብ ጋህፅሃፅ ዝብል ነበልባል ዘሊሉ ሸውዓተ ትንፋስ ከም ዝተዓደለ ፍጡር ብተደጋጋሚ ተሰውኡ ንመስዋእቲ። እቲ መስዋእቲ እቲ ነቲ ዘይነፅፍ ዛራ ጃሕጃሕ ኣቢልዎ፣ እቲ ዝቐደመ ነቲ ዝስዕብ መንገዲ ጸሪጉ ኣጓዒዝዎ፣ ኣነ ክሓልፍ ንስኻ ሰዓብ እናበለ ብኣርኣይነት ቀሊስዎ። እቲ ዝዓበየ እምነት ብኣርኣይነት ምምራሕ ስለ ዝኾነን ብግብሪ ስለ ዝተመስከረን

0: 끝내야지 아무튼. 시작 안 맞아 하라. 들어라 들어라 아브레 나 갔다 오면 들어야 또 들어라
1: 들어라
2: ይሄ ነው እያንዳንዳችሁ የምትዋጉት። መቶ መቶ ጥይት የያዛችሁት መቶ ወንበደ የጠላትን ገንጣይ ለመገንደል ለመግደል ነው። ደግሞ መግደል አለባችሁ፣ ደግሞ መግደል አለባችሁ፣ ደግሞ መግደል አለባችሁ።
3: ገላው ባህሊ ብእኩብ በምሕሳብ ብውህደት ብምስራሕን ተነዲቁ ገሊ ንውልቀ ባህሪ ናብ ሓበራዊ ልምዲ ቀይርዎ። ብእኩብ ልምዲ ገላው ባህሊ ተወሊዱ ብምሕቡር ሓይሊ ኣጎቢዙ ብሉፅ ኣድማሳዊ ክብርታት ወኒኑ። እቲ ባህልቲ ብፍሉይነቱ ደሚቑ ቅድም ቀዳድም ሃገረይ ዝብል ድምፂ ኣቃሊሑ፣ ህዝበይ ዝብል ቃና ኣጋዊሑ፣ ውድበይ ዝብል ድሃይ ኣድሚቑ፣ ገዛእ ርእሲ ኣረስዑ፣ ንዅሉ ኣብ ሓደን ናይ ዓወት መስመርን ሰሪዑ ክሳብ ነ ዝበጽሕ እኩብን ሓበራውን ሓይሊ ፈጢሩ። ምኽንያቱ ንብልሓ ኣእምሮ ናብ ልዑል ብልሒ ስምዒት እዩ ሰቒልዎ። ባህሪ ምቕሉልነት ጥርዚ ኣብጽሕዎ ንኣንነት ወግድ ኢሉ ንትምክሕቲ ቐቲሉ ንጀህራ ካብ መዝገበ ቓላቱ ደምሲሱ ልዕለይን ዝያዳይን ዝሰርሑ ሓሊፎም እዮም ብምባል ንሰማእታት ልዑል ክብሪ ኣግዚምዎ። ንብጻይን ንውጾቱን ቅድሚ ግዛእ ርእሱ ሰሪዑ መስርዑን ጋንቱኡን ልዕሊ ትንፋስዩ ኣቐዲሙ። እቲ ባህልቲ ሃይማኖቱን እምነቱን ሃገር ኮይኑ
4: ተሳሒሉ ወፂኢ ህዝቢ ኤርትራ ኣይጃጀወን ኣብ ከተማ እንተ መጺኻ ኸዓ ህዝቢ ዘርዕድ ህዝቢ ዘፈራርሕ ብስልኪ ዝሓንቕ በዛ ሓሊፉ ተባሂሉ ዓፈንቲ ጓድ ዝበሃሉ ፈቐዶ ፅርግያታት እንዳኣረዩ መናእሰይ ፈጥፈጥ ከብሉ ዝሓስቦ ዝነበሩ በንጻር እዩ ኮይኑ ንዕኦም ንምምካት ንዕኦም ንምብዳህ ብዙሕ መስዋእቲ ተኸፊሉ ብዙሕ ስቃይ ብዙሕ ማእሰርትን ኣጋጢሙ። ስለዚ ናፅነት ህዝቢ ኤርትራ ኣብ ውሽጢ ኣብ ደገ ኣብ ከተማ ኣብ በረኻ መሪር ስቃይ እንዳሕለፈ ብፅንዓት ስለ ዝመኮተ ከዓ እዚ ናፅነት እዚ ከነሰማቅሮ ክኢልና ማለት እዩ።
5: ኤርትራዊ ኣብ ስመራ ይኹን ኣብ ድኾን ይኹን ኩሉ ተጋደለ ይኮ ነይሩ ኩሉ ተቓላሳይ ኮ እዩ ኤርትራዊ። ሕጂ ክርሸን ከሎ ኩሉ ግዜ ኤርትራዊ ከም ስለ ዝኾነ ጥራሕ እዩ ዝርሽኖ ጸላእ እምበር ፈልጥ እዩ ድገበረ ንደገበረ ንደይፈልጥ ኮይኑ ኣይኮነን። ነቲ ድገበረ ከዓኒ ጭቡጥ ከይሓዘሉ ግን ከም ዝሰርሕ ስለ ዝፈልጦ እዩ ኮስታ እዩ ዝገብር። ኤርትራዊ ስለ ዝኾነ ነቲ ዘይፈልጥ ከዓኒ ኤርትራዊ ስለ ዝኾነ ከፅምቶ ምእንቲ እዩ ሽዑ ክስታይ ትገብር ነይሩ። እቲ ኤርትራዊ ከዓ ሓቦ ንሕን ሒዙ ድንብር ፃይብለን እዩ ምክንያቱ ሃገሩ ኣብ ምንታይ ኣላ እንታይ ኩነተት ኣሎ ስለ ዝፈለጥ እቲ ህዝቢ ኩሉ ንቑሕ ስለ ዝኾነ ጸላእ ከዓ ብከምኡ ዓይኒ ርእይዎ እዩ ንድገበረን ደይገበረን ኩሉ ሓደ ገይሩ ድርሽኖ ነይሩ።

0: ገዛ ርእስኻ ብምቁውጻርን ብምምላኽን ብሉእ ሰብኣዊ ቁመና ክትውንን ከም እትኽእል ዘረጋገጸ ገሊ ኤርትራ ንስራሕ ብሓፈሻ ንህርኩትነት ናብ ዝለዓለ ደረጃ ኣብጽሕዎ ሰራዊት ሓቂ ልዑል ስነ ልቦና ክውንን ኣኽኢልዎ ንኸቢድ ብድሆታት ከም ዝከኣል ብምእማን ናብቲ ዝጸንከረ ምድርኽ ኣሰጋጊርዎ ግነቲ ጸላም ዘሎ ብርሃን ክርኢ ደርኽዎ ንጹርን ዘየጋግን ብሰላዕ ዎት ኣጨቢጥዎ ኣብ ነብሲ ወከፍ ደቂቕ ካብ ውልቀ ተጋዳላይ ክሳብ ምሉእ ውድብ ብሓባር ዝሕተት ዋጋ ንምኽፋል ኣዳልይዎ ሰራዊት ሓቂ ኩሉ ግዜ ክሳብ እቲ ነቲ ዝለዕለ ዋጋ ምስዋእትነት ድልዊ ነይሩ
1: ጸላእኸን ብዝተፈላለየ መልካ ክፃውዳኽ ካባና ዋላ ብ20 ብ30 ክፃውዳኽ ትኽእል ኣብዚ ሕጂ እንታይ ክጥቀማለኒ ሓደ ተብለ ጭላጭ ነገር ተጋዳላይ ድስሕ ኣብዚ ገይረ እስታ ክገብር እዩ ኣብራብ ሃልይዎ ኣብ ገረብ ክጥቃዓ ይኽእል ኣብ ገረብ ጠቂዕያታይ ክትገብራ ዋላ ብኸምዚ ክገብራ ኽእል ዋላ እውን ብኸምዚ ክገብራ ኽእል ንኣብነት ናይ ሓደ ቁሞት ናይ ሰብ ገሚተ ኣብ ገረብ ጥቃ ኣብ ገረብ ጠቂዕታ ይገብር ገድፋ ተሓቢርኸኒ እዛ ነታ ጉዝዚኣ ኣብቲ ነትጎሉኸኒ ወይ ሰብ ወይ ከዓ ማዕረ ሰብ ዝመፅእ ዝኸውን እንስሳኻ ኣብቲ ቦታ ተንቀሳቀሲኹም ዘሎ ይረጋግፅ ብኸምዚ

0: ግደስ ግደስ አለቃ ወዲ አዳ አዳላ ሐላ ጉድጓት አዳላ ሐላ ጉድጓት እ ባሉ ተወልደም ዝወዳኹም ሓጉርና ተሽመኩም
1: Thank you.

0: Danke, dass du da warst.
1: ባህሊ ገሊ ኣብቲ ዘይንብር ኩነት ንቡርን ቅቡልን ሓሳባት መፍጻሚ ነይሩ። ኣብቲ ሕጭጭታን ድምድምታን ዝበዝሖ ሰዓታት ርግኣት ምፍጣር፣ ኣብቲ ሃልክን ድኻምን ዝበዝሖ ጉዕዞ ገዛ ርእስኻ ምርህጋእ፣ ኣብቲ ካብ ውግእ ናብ ውግእ ዝቕጽል ጉዕዞ መሊስካ ምጽናዕ፣ እዚ ካብ ቅሱንን ሰላምን ኣእምሮ እዩ ዝፍጠር። ኣእምራዊ ድልውነት ሓደ ካብቲ ዝለዕለ ሓይሉ እዩ ነይሩ። መሬት ቀውጢ ኣብ ዝኾነሉ እዋን መፍትሒ ምንዳይ እምበር ዘይምርባጽ ነገራት እናኸርሩ መሊስካ ምትራር፣ ኣብ ዘይዕርፍ ማዕበላዊ ወራር ናይ መኸተን ሓይልኻ ምዝያድ፣ ተጋዳላይ ቂምታ ተሓሪሙ ድቃ ሳብ ዝስእነሉ ኣረብራቢ ወራራት ተወሰኸ ጽንዓት። እዚ ልክዕ ከምቲ ኣብ ውሽጢ ሃልሃል ተሓዊ በረት ዝቕይር ሓይሊ እዩ ዝምሰል። ምስ ድኻሙ፣ ምስ ጢሜቱ፣ ምስ ጽምኡ፣ ምስ ዕርቃኑ ሕጉስ ኮይኑ ይግስግስ ተጋዳላይ። ሓጎስ ካብ ነገራዊ ርክበት ዘይምዃኑ ብግብሪ ይምስክር። ሰላም ኣእምሮ ካብ እምነት ከም ዝፍጠር ይረጋግጽ። ሰላም ኣብ ትብዓት ቆራጽነት ተበጃውነት ከም ዘሎ ይኣምን። ኣብ ትሕቲ ዝኾነ ይኹን ኩነት ድምብርፅ ዘይብሎ ፍጡር ተቐይሩ፣ እዚ እውን ክሓልፍ ኢሉ ካብኡ ዝኸፍእ ክመጽን ክሰግሮ ምዃኑ ይፈለጥ። ንዅሉ ብዅሉ ቅሩብን ድልውን ኮይኑ ይነበር። ልዕልን መስዋእቲ ቅሩብ ምዃን ዝዓቢ ውሳነ ክህልውን ይኽእል ድዩ? ተልእኾኻ ካብ ምፍጸም ንላዕሊ ቅሳነት ኣእምሮ ዝፈጥር ተግባርከ ይርከብ ድዩ ዝብል እምነት ነበሮ ተጋዳላይ ወናኒ ባህሊ ዓወት።

ገላዊ ባህሊ ብእኩቡን ድምርን ተመክሮታቱ ብውህደትን ስጥመትን ቃልስታቱ ብዘይጓሕጓሕ ዓቕልን ጽንዓትን ናብቲ ዝተተለመ መድረኽ በጺሑ። ሰውራ ኤርትራ ኩነይቲ መዳርግቲ ኣልቦ ወተሃደራዊ ዓወት ባህልዩ ሃኒጹ። ባህሊ እምነት፣ ፍቕሪ ሃገር፣ ተበጃውነት፣ ተጸማምነት፣ ጽንዓትን ዓወትን ገሊ ጽንዓት ተምሳል ባህሊ ዓወት እዩ ነይሩ። እዚ ባህሊ እዚ ዝፈጠሮን ዘማዕበሉን ክብርታት እናተኸስኮሰ ከም ትውፊት ናብ ወለዶታት ዝሰግር ዘሎ

መደብና 20 ኣብ ሰሙን እዙ ንኡስ መደብና ዓለም ስነጥበብ ብዛዕባ ባህላዊ ልብስያ ገለ ክትብለና መሬፃ ዘላ ኣገባብ ኣሰባፊኡን ዘለዎ መልእኽትን እውን ገለ ካብቲ ዘላዓል ትሕዝቶ ይኸውን። ንኡስ መደብና ዘዋሪት ካሜራ ናብ ንኡስ ዘብዓርዛ ተዛዊራ ብዛዕባ ከተማ ማይ ድማ ዘላሊ ትሕዝቶያ ኣዳላትልና ዘላ ንኡስ መደብና ፍኖተ ህይወት ካብ ግዜ ገድሊ ኣትሒዘን ብሓንሳብ ዝነበራ 30 ደቂ ኣንስትዮ ነቲ መንግስቲ ዝሃበን ቤት ቁርሲ ክሳብ ሕጂ ዘካይዳ ዘለዋ ብምዃንን ነዚ ዝፈተሸ መደብ ክቐርበልና እዩ። ተኸታታሊት ፊልምሳ እውን መበል 14 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ኣካል ትሕሶ መደብና 20 እሶምን እዚዮም እሞ ንኽትከታተሉ ብህሩ ንዕድም መደብና 20 ቀዳም 2 ግንቦት ልክዕ ሰዓት 2 ፍርቓን ድሕር ቀትሪ ድግማ 5 7 ግንቦት ልክዕ ሰዓት 4 ድሕር ቀትሪ መደብ

0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ
1: ወለል ወዲቆ ኩም ፈገርኩ ግልደይ ይኮን ብዕዳም ከማን ግልደይ ግልትፋነዮም ትንሻ ኣሎ
0: ሕዳጋት ሓዳስ መሰልሰል ዲብ ኤሪ ቲቪ እትውቃት ቅሩብ

0: ዮሙን ሰላም ብልለይ።
1: ሓደር ሓራይ።
0: ብምቕፃል ናብ ብምሕዳር ከባቢ ዓድታት ተኾንዳዕ ክወስደከ ንኣባላት ክፍለ ሰራዊት 27
1: ሓራይ
0: ብሙሉኦም ኣብ ሓዋፁ ዝርከቡ ክፍለ ሰራዊት 27 ብሙሉኦም ኣብ ኢጊላ ከዓ ዝርከቡ ብሙሉኦም
1: ሓራይ
0: ብምክንያት ናፅነት ኢና ንድውል ዘለና ፕሪሞ ኣውቲስታ ጀማል ዓሚልኪ እዩ
1: እወ
0: ሓሰን በርከት ጀሚላ
1: ሓራይ
0: ብሕልፊ ናብዚ መደብ እዚ ኩሉ ግዜ ትተሓባብርና ዘለኹም ኣባላት ቴሌቭዥን ኤርትራ ርሑስ ቅነያት ክክለልኩም ይምነ
1: ሓራይ
0: ሎማዓንትያ ከተማና ከተማ ዓዲ ቀይሕ ነጋድያን ኣለው ቅዱስ ገርግስ ንግደት ኣሎ ኣብ ከባ ከባቢኦምን ክህሉ ይኽእል እዩ። እዚኣ ቤተክርስትያን እዚኣ ታሪካዊት ቦታ እያ። ኣብ ወራር ወያኔ ክንደይ ስታይ ግፍዕ ዝረከበት ስለ ዝኾነት ተማሃሮ ተሓሲቡ ዝነበረ ናብኣ ዓሊቡ ዝነበረ ሕጂ ግን ተማዕራርያ ፀቢቓ ነጋድያን ኩሎም ይነግዱ ስለ ዘለዉ ንነጋድያን ኩሎም ሰላም በልዮም
1: ሓራይ።
0: ኣብ መጨረሻ ንኩሉ ህዝቢ ኤርትራ እንኳዕ ኣብ መበል 35 ዓመት ናፅነት ኣብፃሓና ብሕልፊ ነቲ ዘይተጃሃራይ ብዓቕልን ብትሕትናን ዝመርሕ ንክቡር ፕረሲደንት ኢሳያስ ኣፈወርቂ እንኳዕ ኣብ ቅንያት ናፅነት ኣብፃሓካ ይብሎ
1: ሓራይ።
0: ናብ ቤት ቁርሲ መረብ ናይ መጨረሻ ክወስደክ ቤት ቁርሲ መረብ ነዚ ህዝቢ ዓዲ ቀይሕ ኣብ ቁርሲ ድዩ ኣብ መስተ ድዩ ኣብ ኩሉ ብፅቡቕ ኣመሓይሻ ንህዝቢ ጀባይና ስለ ዘላ ንወናኒ ትካል መረብ ብሓጎሰካ በዚ ሒዝካዮ ዘለካ ቀፅል በለለይ
1: ሓራይ።
0: ነቲ ወናኒ ኩዳር ሳሙኤል ተስፎነ ምስ ወድኻ ህፃን ያርት ዝዓቢ ይግበሮ ዘሐጉሰካ ይግበሮ በለለይ ወደ ሓንኪ ቻው
1: ሓራይ ማ ሰላም ኣመርጂ
0: መርሓባ ሰዓዴ
1: የለ ጠይም ኣሎኒ ካል ቴሌፎን ኣሎ መርሓባ ኣሎ ደባይዋ ኣሎ
2: ሎ ሄዶ ሰዓት
1: መርሓባ ከመይ ውዒልካ መን ክብል
2: በረኸት ይበሃል።
1: ኣህለን በረኸት ከመይ ውዒልካ?
2: እግዚኣብሔር መዝግን ሎም ሳሚልኮ ኮይነ
1: ዎ ሰላም ትብል ትፈተል በረኸት
2: ኣራይ
1: ከምዚ ናይ በዓል ዑመር እጂ ይኮንካ ኣለኻ
2: ኣራይ ብመጀመርታ ብኤርትራን ሓይልታት ምክልኻሉን እንኳ ናብ መበል 35 መዓልቲ ናፅነት ኣብ ጣኸና ትሓኩም ይብል
1: ሓራይ።
2: ንቕፃል ኣብ ዙር ገኒ ምስታተፍ ዘለ ሃገራዊት ካንሳና ዓወትን ኣሳልፆም ምንየላ ከምቲ ልሙድ ዓወት ሒዞም ክመፁና ንፅበ
1: እንሻላ ሓራይ።
2: ንምቕፃል ንክብርቲ ወላዲተይ ወይዘሮ ንግስቲ ገብረ ክርስቶስ
1: ሓራይ።
2: ንክብርቲ በዓልቲ ቤተይ ሰየነንታመነ
1: ሓደር
2: ኣብ ሽወደን ትርከብ ሓፍተይ ዮርዳኖስ ገብረ እግዚኣብሄር ምስ በዓል ቤታ
1: ሓደር
2: ኣብ ሽወደን ትርከብ ሓፍተይ ሄዋን ገብረ እግዚኣብሄር ምስ በዓል ቤታ
1: ሓደር ሓራይ።
2: ኣብ ሽወደን ዝርከብ ሓወይ ኪዳነ ገብረ እግዚኣብሄር በዓልቲ ቤቱ ደቁን
1: ሓደር
2: ኣብ ሽወደን ዝርከብ ሓወይ ኤፍሬም ገብረ እግዚኣብሄር
1: ሓራይ።
2: ኣብ ኖርዌይ ትርከብ ሓፍተይ ምስላል ገብረ እግዚኣብሄር
1: ሓራይ።
2: ኣብ ገዛ ማንዳ ስልያን ትርከብ ሓፍተይ ልውላ ገብረ እግዚኣብሄር ምስ ደቃ ኣርስኬማን ሊብያን
1: ሓራይ።
2: ኣብ ፍርያ ዝርከቡ ደቂ ሓፍተይ
1: ሓደር ሓራይ።
2: ኤቨን ርእሶም ሄርሜላ ርእሶም ኣሌክ ርእሶም
1: ሓደር ሓራይ።
2: ንብሙሎም ኣባላት ቀዳማይ ዙርያ
1: ሓራይ።
2: ንብሙሎም ኣባላት ማሕበር ምትሕግጋዝ ቀዳማይ ዙርያ
1: ሓራይ።
2: ንብሙሉ ህዝቢ ኤርትራ
1: ሓደር
2: ምክልኻሉ
1: ሓራይ። ኣበረኻሉ
2: ህዝቢ ኤርትራን ንሓይልታት ምክልኻሉ ንኣለኹ ሰማዓ ክለኹ
1: ሓራይ።
2: ኣብ በለዛ ትርከብ ምሕረት
1: ሓራይ
2: ኣራይ በቃ ዮሃና ንብሙሉ ህዝቢ ኤርትራን ንተቐብቀቐና ተቐብቀቐኩም ንብሙሎም ኣዳለውቲ መደብ ደባይባን
1: ሽክረን ይቐኒየና ሓራይ
2: ኣራይ ብርክ መዓልቲ ቻ
1: آمين تشاو مع السلامة. أعزائي المشاهدين أغنيتنا جاي أغنية جميلة جدا للفنان الشاب الفنان ملأكي أبراهام غناها في السنة 2025 عملية فنقل في مصوع كبرت عزبتي درفنات منزلة بتعم تعنت درفية من إسي عبيد متعوينا دينا نبلوع من إسي دم متعوينا ملأكي أبراهام كزمر الكية أبا سرحيت فنقل كل تشين عسران حاموش هيدا ريفا بتعم تعنت درفية ولا أنا اتهز بي كمي جيرو تسع سعلا أنا مرة تقريني كل سمعينا بهانزا

0: ደርፊ ተመሊስናኩም ኣለና ዮሃና ክብሉ ከኣለ ድምፃዊና መልእኪ ኣብርሃም ምክንያት ባዕና ፅነት ተለፎን ኣሎኒ ኣሎ መርሓባ ኣሉ ደባይዋ ኣሎ መርሓባ ከመይ ውዒልካ
1: ከመይ ቀኒኺ ትኽእል ኣብ ተመልሶ ካብ ደቀ ምሓረ
0: ዳሓንዶ ከመይ ቀኒኻ
1: ፅቡቅ መስገን ዳሓን ሰላም ቀኒና
0: አልሓምዱላ ኣልሓምዱላ ፅቡቅ ሰላም ትብል ትፈደል
1: ሓራይ ብኣኸ ሰዓት ብኣኸ ክጅምር
0: ሓራይ ሽኩረን
1: ንፌበን
0: ሓራይ
1: ንለምለም
0: ሓራይ ፌበን ኣላ ሓራይ
1: ንማክዳ
0: ሓራይ ኣላ
1: ዝተረፉ ከዓ ካልኦት
0: እዚ ስዕብ እዩ ሓራይ
1: ንሓወይ መምህር ሃይሌ
0: ሓራይ
1: ምስ በዓልቲ ቤቱ መምህር ዳሃባርኣያ
0: ሓድር ሓራይ
1: ንደቁን
0: ሓድር ሓራይ
1: ንበዓልቲ ቤተይ ወይዘሮ ትርሓስ በረ ዛቐድመያላ ተጠንቀቕ ከይትርሳዓኒ ትብለኒላ
0: ሓራይ ሓካ ትርሳዕ እንድያ ኩሉ ግዜ
1: ደድሕሪ ሓወይ ፅዋዓ እምበር ደጊ ናይ ርስዓን ይበሃል
0: ሓራይ
1: ንደቀይ መምስ ደቆም
0: ሓራይ
1: ካብተሰነይ ንጆን ምስ ሓዉ መኮነን
0: ሓድር ሓራይ
1: ኣቁርዶት ዓድኺ ከዓ ንሕርያ ምስ ሓጅ
0: ሓራይ
1: ኣደርደ መምህር ስሌማን ምስ በዓልቲ ቤቱ
0: ሓራይ
1: ዓዲ ቀይሕ ከዓ ንዕሙር እጀ
0: ሓድር ሓራይ
1: ራይ
0: ከባሰኩም እየ ንስዋይ ዘከረካ ኣሎም መዓልቲ
1: ዳሓን ዳሓን ዝክረኒ
0: ዋ ከባሰኩም ሓስበ ነይረ ኣራይ
1: ንሃገርና ከዓ ሰላምን ምሕረትን ንሃገርና ሰላምን ምሕረትን
0: ሓራይ እንሻላ ሓራይ ሎ መርሓባ ኣሉ ዳባይዋ ኣሎ
2: ሄሎ ሰምዒሉ ክዓዲ
0: መርሓባ ከመይ ውዒልኪ መን ክብል ሎ
2: ሳዕዱ ኣነ ንንዳሓሞይ ንምክየለ
0: ሓራይ
2: ንምክየለ ምስ ሰበይቱ ምስ ደቁ ምስ ደሃብ
0: ሓራይ
2: መንሽፈጎን ንሰሊሆም ንብዓሰብ ዝርከብ ከዓ ወዶም ንክብሮን
0: ሓድር
2: ሓራይወበይ ከዓ መድሃኒ ሃብተ
0: ሓራይ
2: የቐኒየለይ የቐኒየለይ ንኩሉ እዮ
0: ሽንኪ ሞ ደይ ፈለጥናዮ
2: ሰናይ ካብ ዘዘዚቶ
0: ኣዮ ሓራይ ሓብቲ
2: ሓራይ ኢለት እኳ እንዳኣደም እንዳወድሸከዓ ባሩንቱ
0: ሓራይ ሓብቲ
2: ምስ ባሩንቱ ከዓ ብምሉ ዓደይ
0: ሓድር ሓብቲ ሓራይ በሊ
2: ሽራይ ብርሑም
0: ሎ ኣሎ መርሓባ ኣሉ ዳባይዋ ሎ ኣዕዛይ ምሻሂዲን ዘይ ማ ጉናልኩም ኣغኒና ኣልስቡዕ ዳ ኣغኒ ወጠንያ ጀሚለ ጅደን ዕንደና ድልወቅቲ ኣቕንያ ፈናና ኣልከቢር ፈናና ኣልብዳውየት መሓመድ ድርፍ ወድሩፍ ኣቕንያ ጀሚለ ጅደን ቀናፊ ቦሎኒያ 1990 ሕልዋ ካልስ ክብራት ዓዘብቲ ደርፍና ትመዘዘላ ዓብዪ ድምፃዊና ናይ ብዳውየት መሓመድ ድርፍ ወድሩፍ ኣብ ቦሎኒያ 991 ደረፋያ ማረ ጥዕምቲ ደርፊያ ንስተማቐራ ስከ ዚያ ደርፊ

0: እዚ ኤርትራን ኣብ ምክልኻል ዘሎን
1: ሓጥር ሓራይ
0: መላእ ዓዲ ሽማግለኻት ሰላም ክብል ፈት ዝጋጣሚ እዚ ንዓኽኻ ምስ ኩሎም መሳርሕትኸ
1: ሓራይ መትከለይ ሓቢብቲ ሽክረን ንዓኽሊ ስድራ ቤትኪ ከዓ ሰላም ብዙሕ ሽክረ ሓቢብቲ ዕንዲ እትሳል ኣሎ መርሓባ ኣሎ ደባይዋ ኣሎ መርሓባ ከመይ ውዒልካ መን ክብል ኣልሓምዱላ ፅቡቅ መን ክብል
2: ኣበል ካብ ኣስመራ
1: ኣቤል
2: ኣቤል ቻይና ካብ ኣስመራ
1: ሓራይ ሰላም ትብል ትፈደል ከመይ ውዒልካ
2: ፅቡቅ ፅቡቅ መጀመርታ ርሑስ በዓል ቅድሚያት ናትና ትግበረልና
1: ኣሚን ሓራይ
2: ብመወፃል ንኩሎም ኣባላት ኮርፖሬሽን ዘራትን ትሬትን ክለብ ስፖርት ማለት እዩ
1: ሓራይ
2: ሰፍያን ክእለ ምስ ምቻዋት ደቀይስ ኤልና ጣቢን
1: ሓራይ
2: ከምኡውን ክብርቲ ወላዲተይ ወዘነት ክብሮም ምስ ደቃ ሴም ሰላም ያፌት ማለት እዩ
1: ሓራይ ሓደር
2: ከምኡውን ንዕረተይ ክፍ ንሆምለ
1: ሓራይ
2: ሓፈሻ መላእ ኤርትራ ብፍላይ ከዓ ነቲ ዘይትማ ሰዓረም ኣባል ምክልኻል ኤርትራ ዝኾነ ሰራዊትና ከዓኒ ትሑስ ማዓማትና
1: ሓራይ
2: ንክቡር ፈዘንቲ ኢሳያስ ኣፈወርቂ ከዓኒ ነቲ ብሓይልን ብልዝብን ከይተሓለልና ክሰርሕ ኢና ዝበሎ ሕጂ ብሓይልን ብልዝብን ከይተሓለልና ኣመሲና ወርሳይ ንኡ ኣፅዊት ኣብ ጎነኻ ኣለና ክንብሎ ንፈቱ ርሑስ በዓልና ጥነት ንኸውን ምስበላ
1: ሓራይ ሽክረን ናይ ብሓቂ ጥዑም ዘረባ ሓራይ
2: ብፍላይ ንዓኺ ከዓ ንኩሎም ኣባላት ሚኒስትሪ ዜና ኢለ ድባይ ባካ ብፍላይ
1: ሽክረን ሽክረን ይቀኒየና ሓራይ ዕንዲ እትሳል ኣሉ መርሓባ ኣሉ ደባይዋ ሃሎ
0: ሄሎ
1: መርሓባ ኣህለን ከመይ ውዒልኪ መን ክብል
0: እግዚኣብሔር መዝገን ሜላት ዝበሃል
1: ሜላት
0: እወ
1: ሓራይ ሓይብቲ ሰላም ትብል ትፈደሊ ሜላት ኣይሽኮር ከመይ ውዒልኪ
0: እግዚኣብሔር መስገን ብመጀመርታ ንዓኸኸ መዝገን ፈቱ
1: ሓራይ ሽክረን
0: ቀፂለ ድማ ናብ ዝፈትዎም ስድራይ ኣሕዋተይ
1: ሓራይ
0: ኩሎም ሓትነታተይ ኣሞታተይ
1: ሓድር
0: እንዳባሓጓይ ዘለው
1: ሓራይ
0: ላጌን ዝርከቡ እንዳባሓጓይ ነብያቱ ቀሺ ገብረ ማርያም ዓባዬ ድማ ዝፋን ቀሺ ምስግና ተመስግኖም እዚ ክሰላም ክብሎም ይደሊ
1: ሓራይ
0: ንሓትነታተይ
1: ሓድር ሓራይ
0: ንሕዋተይ ርስታና ዘርኡ ነቢ ዘርኡ ዮናስ ዘርኡ ሂወት ዘርኡ
1: ሓድር
0: ሉላ ዘርኡ ቅሳነት ዘርኡ ህዋተይ ንዝፈትዎም ሓትነታተይ ኩሎም ሰላም ክብሎም ደሊ
1: ሓራይ
0: ንኩሎም ዳሞታተይ ንዓት ከዓ ሰላም ለክደሊ ምስ መሳርሕትኸ
1: ሓቢብቲ ኣነ ሽክረ ሚላይተይ ሽኮር
0: ሕራይ ናይ ኮታተይ ኣብ ደገ ዘለዉ ከዓ ሰላም ክብሎም ደሊ
1: ሓራይ ወዲኪ
0: እወ ንሰበይቱ ኣኮይ ንሰበይቱ
1: ሓራይ
0: ዝበሃል
1: ሓድር
0: ዓወት መብራቱ ንሰበይቱ ድማ
1: ሓድር ሓራይ ሓብቲ ወዲኪ ወዲ ኣያ ምስለኒ ቴለፎን ኣለኒ ሄሎ መርሓባ ኣሉ ደባይዋ ኣሎ
3: ሄሎ ሰዓደ
1: መርሓባ ከመይ ውዒልኪ
3: አልሓምዱላ ከመይ ውዒልኪ
1: አልሓምዱላ ሓብቲ ፅቡቅ ኣነ ፈሊጠኪ በስለቲ ህዝበይ ኣፍላልጥዮ ማንኺ መን ክብል
3: ጀሚላ ሳቢት
1: ኣቦይ ኣነ ፈሊጠኪ እንዴ ላኪን ክፈልጠኪ ሓራይ ሰላም ትብል ትፈደሊ ጀሚላ
3: ቀዳምነት ነጓሌ ሪማ ሬድባ
1: ሓራይ
3: ከምኡውን ነበኣ
1: ሓደር
3: ኣስዒበ ድማ ንሕዋተይ ኣብ ውሽጢን ወፃእን ዝርከቡ
1: ሓራይ
3: ኣብዚ ምሳይ ደለዉ
1: ሓራይ
3: ሰዓድ ነስረዲን ኢብራሂም ጅምዓ
1: ሓደር ሓራይ
3: ዘይቲ ሓወይ ዘይነብ ስልማን ንደቂ ሓወይ ድማ ሃይሰም ኣደም ረብለ ሕልሴን
1: ሓደር
3: ከምኡውን ኣሞይ ሓሊማ ኣሕመድ ዓሊ ንወዳ መሓመድ ሳልሕ መሓመድ ዓሊ ረሞዳን መሕፉዛ

0: ሕብራዊት መንያ ኢላ ኤርትራ እያ መወዳእታ ናብ ሓቂ ጥዕምቲ ደርፊ ኣስሚዕኪና ርህወት በሪሁ ዮሃና ዮሃና ክንብለኪ ምክንያት ብኣናፅነት ተለፎን ኣለኒ ሎ መርሓባ ኣሉ ደባይዋ ኣሎ መርሓባ ከመይ ውዒልኪ መን ክብል ዓለና ዓለይኪ ሓቢብቲ ኣና አልሓምዱላ ተማም ሰሊም ይትፈضሊ
1: ንመጀመርታ ንክቡር ፕሬዚደንት ስያስ ኣፈወርቂ
0: ራይ
1: ምክልካል ሓይሊታት
0: ሓድር
1: ንሕዋተይ ሓሰን ሓመሶሸብ ኣብ ስልጣን ዝርከብ ኣብዓበት ሕዋተይ ጁፋት መርያም
0: ሓድር
1: ንወደይ ሙኒር እድሪስ ኣብዓበት ዝርከብ
0: ሓድር
1: ንጎረባተይ ብምልአን ሰላም ሰይትወዲ ምጎ
0: ሓድር
1: ኣቡቺ ምስ ወዳ ያቄን ተመሬ
0: ኣራይ
1: ምስደቃ
0: ኣራይ
1: እንዳእርምያ ስተካ ዝጋምን ምስ ደቃ
0: ሓድር ኣራይ
1: መሰናይት ሓጎስ ምስ ደቃ ዓበላይ ፋኒ ሳሚ
0: ሓድር
1: እዚኣ ምሳይ ዘለዉ ከዓ ቡን ናይ ጅምዓ ንሰት ኣለና ዮሴፍ ንጉሴ
0: ሓራይ
1: ንጓለይ ሰባሕ ንወደይ ምኣሚር
0: ሓድር ሓራይ
1: ንኩሉ ህዝቢ ባቢሎን
0: ሓራይ